0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መረብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 2 ሓምለ 2016 ዓመተ ምሕረት መደብ ፈነወና ናይ ውግዘት ኣዋጅ ቅድስቲ መንበር ንቅብኣተ ጵጵስና ለፌብርያን ድሕሪ 38 ዓመት መሊሱ ዝድገም ዘሎ ምፍልላይ ምስ ለፌብርያን ካብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካና ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወለን ንቅድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ልዑል ካርዲናል ቪክቶር ኣማኒኤል ፈርናንደስ ህየንተናይቲ ብዛዕባ ጉዳያት ኣንቀጽ እምነት ዝሓለ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዝኸተምዎ ሰነድ ነቲ ብዕለት ሓደ ሓምለ ዝተኻየደ ቅብኣተ ጵጵስና ምፍልላይ ዝባህርኡ ተግባር ክብሉ ገሊፆምዎ ይርከቡ። ብዛዕባ እቲ ዘስዓቦ ከቢድ ቀኖናዊ ማዕቀናትን ውግዘትን ዝገልጽ መብርህ ድማ የቕርቡ። ጳጳሳት ክህነታዊ መካነ ሕውነት ቅዱስ ፒዮስ ዓስራይ፣ ኣቡነ ኣልፎንሶ ደጋላሬታን ኣቡነ በርናርድ ፋላይን ቀንዲ ቀባእን ተሓጋጋዚ ቀባእን ብምዃን ዘካየድዎ ስርዓተ ቅብኣተ ጵጵስናን ከምኡውን እቶም ኣርባዕተ ሓደስቲ ተቐቡ ጳጳሳት ኣባ ፓስኳል ሽራይበር፣ ኣባ ማይክል ጎልዳጀ፣ ኣባ ሚሸል ፓይን ሲነት ደሲቭሪ ከምኡውን ኣባ ማርክ ሃና ፒየር ቀኖናዊ ሕጊ ብምጥሓስ ማለት ብዘይ ስልጣን ርእሰ ሊቃነ ጳጳሳትን ኣንጻር ፍቓድ ላዕለዋይ መሪሕነት ቤተ ክርስቲያንን ንኣርባዕተ ካህናት ቅብኣተ ጵጵስና ብምፍጻሞም ኢፕሶ ፋክቶ በዚ ምኽንያት እዚ ብኡ ንብኡ ላተ ሰንተንስያ ማለት በትን ሃዋርያዊ መንበር እተሓዝአ ቀኖናዊ ውግዘት ተወጊዞም ኣለዉ። እዚ ኣብቲ ብዕለት 2 ሓምለ ዝወፃ ኣዋጅ ተገሊጹ ከም ዝርከብ ልዑል ካርዲናል ቪክቶር ማንኤል ፈርናንደስ ህየንተናይቲ ብዛዕባ ጉዳያት ኣንቀጽ እምነት ዝሓለ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ዝኸተምዎ ሰነድ ድማ ጸዲቑ ይርከብ። እዚ ውሳነ እዚ ደድሕርቲ ብዕለት 1 ሓምለ 2026 ንግሆ ኣብ ኤኮን ስዊዘርላንድ ተገብረ ቅብኣተ ጵጵስና ድሕሪ 4 ሰዓት ጸኒሑ ኣብ ዝወፀ ሰነድ እዩ ተገሊጹ ዘሎ። ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዛዕባ ጉዳያት ዓንቀጽ እምነት ዝሓሊ ኣብ ዘውፅኦ ኣዋጅ እቲ ቅብኣተ ጵጵስና እተፈጸመሉ ተግባር እቶም ቅባእትን እቶም ተቀባእትን ነቲ ቅውም ቀኖናዊ ሕጊ ቤተ ክርስቲያን ብምጥሓሶም እቲ ምስ እዚ ሕጊ እዚ ዝተተሓሓዘ ቀጥታዊ ውግዘት ከም ዘስዓበሎም የረጋግጽ። እዚ ኣሰቃቂ ሳዕቤን እዚ ውፅኢት ናይቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብተደጋጋሚ ከም ዝገለጽዎ ፍረ ናይቲ ለፌብራውያን ብድላዮም ናይ ዝወሰድዎ ውሳኔ እዩ። እቲ ውግዘት ንጳጳሳትን ንካህናትን መካነ ሕውነት ቅዱስ ፒዮስ ዓስራይ ካብታ ሓንትን ቅድስትን ካቶሊካዊትን ሃዋርያዊትን ቤተ ክርስቲያን ሮማ ከም ዝተፈልዩ ድማ የመልክት። እቶም ብወግዒ ነዚ መካነ ሕውነት ዝስዕቡ ምእመናን ከዓ ምስኣቶም ከም እተወገዙ ክቝጸሩ ኣለዎም። ብተወሳኺ ኣብቲ በዚ ላዕለዋይ ቤት ጽሕፈት ምስቲ ኣዋጅ ናይ ውግዘት ዝወፀ መብራህርህን መዘኻኽርን ብዝብል ኣርእስቲ ካልእ ሰነድ እውን ተሓቲሙ ይርከብ። እቲ ትሕዝትኡ ድማ ከምዚ ዝስዕብ ነቕርበልኩም። ካብ ዘመነ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ክሳብ እቲ ኣብ ዝቐረበ እዋን ኣብዚ ላዕለዋይ ቤት ጽሕፈት እተገብረ ናይ ቀረባ ግዜ ዘተታታት ሒዙ ንኣባላት እቲ ብሊቀ ጳጳሳት ማርሴል ለፌብረ ዝጀመሮ ምንቅስቓስ ምስ ካቶሊካዊት ቤተ ክርስቲያን ናብ ምሉእ ሕብረት ንምምላስ እተገብረ ብዙሕ ፈተነታት ከንቱ ኮይኑ ይርከብ ኣሎ። እዚ ኩነታት እዚ በቲ ኣብ ቀረባ እዋን ብዘይ ናይ ርእሰ ሊቃነ ጳጳሳት ስልጣንን ኣንጻር ፍቓድ ቅዱስ ኣቦናን ከምኡውን ቀኖናዊ ሕጊ ብግህዶ ብምጥሓስ እተገብረ ቅብኣተ ጵጵስና ነዚ ኩነታት እዚ መሊሱ ኣጋዲድዎ ይርከብ ኣሎ። ስለዚ እዚ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ነቲ ብሕድሪ ተዋህቦ ሓላፍነታት ብተኣማንነት ብምፍጻም እዚ ተግባር እዚ ነቶም ቅቡኣት ኣገልገልትን ምእመናንን ቀኖናዊ ሳዕቤን ከም ዘለዎምን ካብ ቤተ ክርስቲያን ናይ ምፍላይ ተግባር ከም ዝኾነ ምግላጽ ኣድላይ ኮይኑ ይስምዖ። ብልክዕ ድማ ከምቲ ኣቐዲሙ ብ1988 እተኣወጀ እዚ ዘይተኣዛዝነት እዚ ብተግባራዊ መንገዲ ንስልጣን ናይ ሮማ ጳጳስ ምንጻግ ዘመልክት ብባህሪኡ ናይ ምፍላይ ተግባር እዩ። ኣብዚ መዳይ እዚ ካብ ሕጂ ንድሓር ቀዳማይ ኣባላት መካነ ሕውነት ካህናት ቅዱስ ፒዮስ ዓስራይ ዝኾኑ ኩሎም ቅቡኣት ኣገልገልቲ ኣብ ምንፍቕና ስለ ዘለዉ ከም መናፍቓን ክቝጸሩ ኣለዎም። ከምኡውን ብሕጊ እተኣዘዘ ቀኖናዊ ውግዘት ይግበረሎም ኣሎ። ካልኣይ ንምእመናን ብዝምልከት እቶም ብወግዒ ናይ ዝመካነ ሕውነት ካህናት ቅዱስ ፒዮስ ዓስራይ ዝስዕቡ ምእመናን ኣብ ትሕቲ እቲ ኣብ 1996 ዝወፀ መብርሂ ናይ ጳጳሳዊ ቤት ምኽሪ ንሕጋዊ ጽሑፋት ዝቖመ ውግዘት ዝኽተሎም ኮይኑ ከም መናፍቓን ክቝጸሩን ክውገዙን ኣለዎም። ኣብ መወዳእታ ቅዱስ ህዝቢ ኣምላኽ ብዛዕባ ቅቡኣት ኣገልገልቲ ናይ መካነ ሕውነት ካህናት ቅዱስ ፒዮስ 10ራይ ንቅዱሳት ምስጢራት ቤተ ክርስትያን ብዘይሕጋዊ መንገዲ ከም ዝዕድሉን እቲ ብኣታቶም ዝፍጸም መስዋእተ ቅዳሴን ምስጢረ ኑዛዜን ምስጢረ ተኽሊልን ዘይብቑዕ ምዃኑ መጠንቀቕታ ተዋሂብዎም ኣሎ። ቤተ ክርስትያን ከም ሓላይት ኣደመጠን ንኹሎም እቶም ናብ ምሉእ ሕብረት ክምለሱ ዝደልዩ ሰባት ብልባዊ ፍቕርን ህያው ሓልዮትን ክትቅበሎም እያ። ሓዋርያውያን ልኡኻት ቅድስቲ መንበር ድማ ብወገኖም ኣብ ኩሉ ከባቢታት ምእመና ናብ ዝተፈላለየ ጉዳያት ክስዕብዎ ዝኽእሉ መምርሒታት ከዳልዉ እዮም። ኣብ መወዳእታ ኩሎም ምእመናን ምስ ናይ ሮማ ርእሰ ሊቃነ ጳጳሳትን ምስቶም ኣብ ቅዱስነቶም ሕብረት ዘለዎም ጳጳሳትን ከምኡውን ምስ መላእ ቤተ ክርስትያን ጽኑዕ ሕብረት ክህልዎም ምሕጽንታ ይቕርብ። ከምኡውን ኣብቲ በዚ ኣብ ላዕሊ እተጠቕሰ መካነ ሕውነት ካህናት ቅዱስ ፒዮስ 10ራይ ዝካየዱ ኣገልግሎታትን ንጥፈታትን ካብ ምስታፍ ክቝጠቡ ምሕጽንታ ተዋሂብዎም ኣሎ።
0: ናይ ርእሰ ሊቃነ ጳጳሳት ቅዱሳን ጳውሎስ ሻድሻይን ዮሃንስ ጳውሎስ ዳግማውን ልግስ ዝመልኦ ጻዕሪ ናይ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ነቲ ውግዘት ናይ ምልዓል ውሳንን ከምኡውን ርእሰ ሊቃነ ጳጳሳት ፍራንቸስኮ ድሕሪ ዝገበርዎ ገለገለ ውሕስነታት ማሕበር ካህናት ቅዱስ ፒዮስ 10ራይ ካብ ኩላይት ቤተ ክርስትያን ደጊሙ ይፍለ። ብለጋስ ጻዕርታት መዓፁ ክፉታት ኮይኖም ብናይ ምቅርራብ ዕድላት ዝተለለየ ብዙሕ ጸገም ዝመልኦ ታሪክ እዚ ብሊቀ ጳጳሳት ማርሴል ለፌቭረ ተመስረተ ማሕበር ካህናት ቅዱስ ፒዮስ 10ራይ ካብ ርእሰ ሊቃነ ጳጳሳትን ካብ ቤተ ክርስትያን ሮማን ሕብረትን ክፍለን ብዘይ ርእሰ ሊቃነ ጳጳሳዊ ይኹንታን ኣንጻር ፍቓደ ካልእ ክርስቶስ ኣብዛ ምድርን ጳጳሳት ብምሻም ምፍልላይ ዘምፅእ ዝፈጸመ ተግባር ዘሳቐ ታሪክ እዩ። እቲ ዕለት ሓደ ሓምለ ተፈጸመ ምፍልላይ ንጳጳሳትን ካህናትን ለፌቭርያን ጥራይ ዘይኮነስ ንኹሎም ሙእመናን ከቢድ ሳዕቤን ዘለዎ እዩ። ከምቲ ናይ ዓንቀጽ እምነት ዝሓሊ ናይ ቅዱስ መንበር ላዕለ ቤት ጽሕፈት ዘውፅኦ ናይ መምርሒ ሰነድ ዝብሎ ካህናት ማሕበር ቅዱስ ፒዮስ 10ራይ ብዘይሕጋዊ መገዲ ቅዱሳት ምስጢራት ይሰርዑን እቲ ዝፅምብልዎ ምስጢረ ንስሓን ምስጢረ ተክሊልን ድማ ዘይቅቡል ይኸውን። ኤቁሜናዊ ካልኣይ ጉባኤ ቫቲካን ዘተኣታተዎ ገለገለ ተሓድሶታት ዝቃወም ዝነበረ ፈረንሳዊ ሊቀ ጳጳሳት ማርሴል ለፌቭረ ብዝኾነን ውሳነ ብዛዕባ ስርዓተ ኣምልኮ ወይ ልጡርያ ዝምልከት ቅዋም ከምኡ እውን ብዛዕባ ናይ ሃይማኖትና ፅነት ሰብኣዊ ክብሪ ዝምልከት ኣብቲ እዋን ከም ኩሎም ተጋባእያን ካልኣይ ጉባኤ ቫቲካን ብምቕባል ክታሞም ከም ዘንበሩ ዝዝከር ኮይኑ ሊቀ ጳጳሳት ለፌቭረ ኣብ 1965 ዓመተ ምሕረት እቲ ካልኣይ ጉባኤ ቫቲካን ዘተኣታተዎ ገና ኣብ ፈተና ዝነበረ ሕዳሴ ዘጠቃልል ሊቱርጊያ መሰረት እውን መስዋዕተ ቅዳሴ ከም ዘዕረጉ ዜና ቫቲካን የዘኻኽር። ኣብ 1970 ማሕበር ካህናት ቅዱስ ፒዮስ 10ራይ ኣብ ኤኮን ኣብ ስዊዘርላንድ ሰበኻ ፍሪበርግ ናይ ገዛእ ርእሱ ቤት ትምህርቲ ስርዓ ክህነት ብፍቓድ ናይቲ ሰበኻ ጳጳስ ፍራንሷ ሻርየር ምስ መስረተ ብዕሊ እቲ ሓድሽ ናይ ሮማ መፅሓፈ ቅዳሴ ከም ዝነፀጎን ኣብ 1974 ዓመተ ምሕረት ከዓ ነቲ ኣብ ቀረባ እዋን እተገብረ ዋዕላ ዘተኣታተወ ተሓድሶ ታት ንቤተ ክርስትያን ዘጥፍእ ሓድሽ ነገር እንክብል ብምግላጽ እውን ከም ዝነጸጎን ነዚ ውሳነ እዚ እውን ኣብ ዕለት 21 ሕዳር 1974 ዓመተ ምሕረት ኣብ ዘውፅኦ መግለጺ ኣብ ካልኣይ ጉባኤ ቫቲካን ድሕሪ እቲ ዋዕላ ብንጹር ኣብ ሮማ እተረእየ ድሕረ ዘመናውነትን ድሕረ ፕሮቴስታውነትን እትስዕቦ ዝንባለ ወትሩ ነጽግናዮ ኢና። እዚ ኩሉ ተሓድሶታት ብሓቂ ኣብ ምፍራስ ቤተ ክርስትያን ኣበርክቶ ገይሩ እዩ፣ ሕጂ እውን ኣበርክቶ ይገብር ኣሎ ዝብል ሓሳብ እውን ከም ዘስመረሉ ይዝከር። እቲ ናይ ስዊዘርላንድ ናይ ሰበኻ ፍሪበርግ ንማሕበር ካህናት ፒዮስ 10ራይ ሂቦ ዝነበረ ኣፍልጦ ዘለዓለ እውን እንተነበረ ቅድስቲ መንበር ግን ምስ ሊቀ ጳጳሳት ለፌቭረ ክትዘራረበ ከም ዝመረጸትን ርእሰ ሊቃነ ጳጳሳት ጳውሎስ ሻድሻይ ስክፍታታቱ ዝሰምዐ ሽማግለ ድማ ኣቂሞም ኣብ 1975 ዓመተ ምሕረት ንሊቀ ጳጳሳት ለፌቭረ ንቤት ትምህርቲ ዝርአ ክህነት ኤኮን ክዓፅዎን ተወሳኺ ማዕረጋ ክህነት ከይህብ ከም ዝሓተትዎን ንሊቀ ጳጳሳት ለፌቭረ ሰለስተ ግዜ መልእኽቲ ከምኡውን እሙናቶም ጳጳሳት ድማ ናብቲ ናይ ለፌቭረ ያን ዓቃባውያን ቀንዲ መንበር ከም ዝለኣኹ ይንገር። ድሕሪ ካልእ እምቢታ ድማ ንሊቀ ጳጳሳት ማርሴል ለፌቭረ ካብ መለኮታዊ ኣገልግሎት እጉድ ከም ዝበልዎን እዚ ከምዚ ኢሉ እናሓለወ ኣብ ናሓሰብ ወርሒ ናይታ ዓመት እቲኣ ኣብ ቅድሚ 10,000 ምእመናንን 400 ጋዜጠናታት ሊቀ ጳጳሳት ለፌቭረ ነቲ ናይ ሮማዊት ቤተ ክርስትያን ውሳኔ ነጺጎም መስዋዕተ ቅዳሴ ከም ዘዕረጉን እዚ ድማ ዓብዪ ኣቃልቦ ማዕከናት ዜና ክረክብ ከም ዝገበረ እዩ ዝፍለጥ። ኣብ ወርሒ መስከረም 1976 ዓመተ ምህረት ለፌብረ አበካስተል ጋንዶልፎ ምስረሰሊካና ጳጳሳት ከመተራኸቡን ዝርክ ብዙድማ ብዘይ ውጽኢት ከመዝተረፈን ጳውሎስ ሻድሻይ አቦርሕ መስከረም 1976 ዓመተ ምህረት ምስ ፈረንሳዊ ፈላስፋ ዣን ጊተን ኣብዝተራኸብሉ እዋን ካብ ምፍለላይ ስዝከኣልን ዘይከኣልን ኩሉ ክገብሩ ንዘቅረበሎም ውሉዳዊ መሕፅንታ እዚ ልክዕ ከምትንዓኻ ዝስማዓካ እዩ ዝስማዓኒ ብርግጽ ብዘይደረት እውን ዝያዳ ካባኻ ንላዕሊ ኣብዝሓለፈ 13 ዓመት ርእሰ ሊቃነ ጵጵስናይ ድማ ዘጋጠመኒ ናይ መጀመርቲ ሓቀይና መስቀል እዩ እንክብሉ ከምዝገለጹን ብሓቂ ኣብ ውሽጢ ሒደት ኣዋርሕ ሓደ ሰብ ንዚ ዘይሓድነታዊ ተግባር ናብ ውግዘት ክቕየር የብሉን ከምዝበሉን ከም ሓቂ ድማ ውግዘት ኣይተፈጸመን ኣዋርሕ ዘይኮነስ ሓያሉ ዓመታት ሓሊፉ እዩ ኢድ ተካይ ጴጥሮስ ኩሉ ግዜ ክፉታት እያተነ ከምዝበሉ ዜና ቫቲካን የዘኻኽር ድሕሪ ምርርጫ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ዳግማዊ ለፌቭረን ሮማ ብካልእ መገዲ ዝጥምታ ይመስል ዕለት 18 ሕዳር 1978 ዓ ም ሊቀ ጳጳሳት ለፌቭረ ምስ ዮሃንስ ጳውሎስ ዳግማዊ ከምተረኻኸቡን ዕለት 8 መጋቢት 1980 ዓ ም ናብ ርእሰ ሊቃነ ጳጳሳት ኣብ ዝፅሓፍዎ መልእኽቲ ብዛዕባ ሕጋውነትን ቅኑዕነትን ምርርጫኹም ዋላ ሓንቲ ጥርጣረ የብለይን ከምኡውን እቲ ድሕሪ ካልኣይ ጉባኤ ቫቲካን ዝፍፀም ሊጡርግያ ስርዓተ ቅዳሴ ንባዕሉ ዘይቅብል ወይ መናፍቅነት ቢሎም ከምዘይሓስቦ ኣረጋግፅ እንተወሓደ ብኸፊል ነቲ ዘይምርርዳእ ንምፍዋስን ነቲ ካብ መለኮታዊ ኣገልግሎታት እገዳ ንምልዓል ዝግበር ስምምዕ ድሕሪ 10 ዓመት ምስ ዮሃንስ ጳውሎስ ዳግማዊ ዝተኻይደ ርክብ ክኡል ይመስል ብልክዕ ድማ ኣብ ወርሒ መያዝያ 1988 ዓመተ ምሕረት ክኡል ኮይኑ ተራእዩ እዩ ካርዲናል ጆሴፍ ራትዚንገር ናይ ዓንቀጽ እምነት ዝሓሊ ናይ ቅዱስ መንበር ላዕላይ ቤት ጽሕፈት ህየንተን ምስ ዋና ጸሓፊ ናይዚ ላዕላይ ቤት ጽሕፈት እዚ ሊቀ ጳጳሳት ኣልበርቶ ቦቮነ ብምዃን ምስ ሊቀ ጳጳሳት ለፌቭረን ተሓባበርቱን ኣብ ውሽጢ 3 መዓልትታት ነቲ ከቢድ ክሊኣው ዘተ ብውልቆም ኣካይዶም እቲ ዛዕበይ ትርጉም ዘሎ ምትብባዕ ኣብ ዋዜማ ክሊኣው ዘተ ካብ ርእሰ ሊቃነ ጳጳሳት ባዕሎም ዝመጸ ድላይ እውን እዩ ነይሩ ብትዕግስትን ብልሕን ካርዲናል ራትዚንገር ምስቲ ዓቀባዊ ጳጳስ ናይ ሓባር ስርተ እምነታዊ ሰነድ ብምኽታም እውን ተዓዊቶም እዮም እቲ ናይ ስምምዕ ሰነድ ዕለት 4 ግንቦት 1988 ዓመተ ምሕረት ኣብ ሮማ ብዝተኻይደ ኣኼባ ተጸኒዑ ምስ ተዛዘመ ንጽባሒቱ ዕለት 5 ግንቦት ብካርዲናል ራትዚንገርን ሊቀ ጳጳሳት ለፌቭረን ብወግዒ ከም እተኸተመ ዜና ቫቲካን የዘኻኽር ኣብቲ ሰነድ እቲ ሊቀ ጳጳሳትን ኣባላት ማሕበር ካህናት ቅዱስ ፒዮስ መንበር 10ራይን ኩሉ ግዜ ንካቶሊካዊት ቤተ ክርስትያንን ንሮማዊ ርእሰ ሊቃነ ጳጳሳትን እሙናት ክኾኑ ቃል ከም ዝኣተውን ኣብ ቁፅሪ 25 ሃምነናዊ ቅዋም ብርሃነ ኣህዛብ ካልኣይ ጉባኤ ቫቲካን ብዛዕባ ኣቕለስያዊ ስልጣናዊ ትምህርቲ ንዑ ዝግበኦ ፍቓድን ትምህርቲ ትን ከም ዝቕበልዎ ኣዊጆም እዮም ንሳቶም ምስ ሃዋርያም መንበር ኣብ ዘካይድዎ ርክብ እወታዊ ኣተሓሳስባ ክሕዙ ካብ ኩሉ ብዛዕባ ዝተወሰኑ ነጥብታት ብጉባኤ ዝመሃሩ ወይ ስዕቡ ዝመፅእ ተሓድሶ ቅዳሴን ሕገ ቀኖናን ካብ ዝምልከት ክትዓት ከም ዝርሕቁ ድማ ቃል ኣትዮም እዮም እዚ ድማ ንዓቀባውያን ምስ ትውፊት ክትዓርቕ ኣፀጋሚ እዩ ዝመስል ዝነበረ ብተወሳኺ እቲ ናይ ስምምዕ ሰነድ ብመሰረት እቲ ብጳውሎስ ሻድሻይን ዮሃንስ ጳውሎስ ዳግማውን ብዛዕባ ስርዓት ኣምልኮ ዘመሓላልፎ ኣዋጅ መሰረት ዝዓርግ መስዋእቲ ቅዳሴን ዝስርዑ ምስጢራትን ኣፍልጦ ንህበሉ ኢና ዝብል ሓሳብ ዝሓዘ ከም ዝኾነን ካብዚ ሓሊፉ እውን ካልእ ጉዳያት ዘጠቃለለ እዩ ማሕበረሰብ ብካሕናት ዝብል ናይ ፒዮስ 10ራይ ማሕበር ካሕናት ማሕበር ሓዋርያዊ ሂወት ክኸውን ዝሓትት ኮይኑ በዚ ከምዚ ድማ ሙሉእ ርእሰ ምምሕዳር ክህልዎ ብግብራውን ስነ ኣእሙራውን ምኽንያታት ኣባል ማሕበር ካሕናት ፒዮስ 10ራይ ጳጳስ ኮይኑ ክስየም ጠቃሚ እውን ምዃኑ የመላኽት ነዚ ኩሉ ዝተበፅሐ ስምምዕ ርኢኻ ድማ እቲ ኩሉ ዘይምስ ስምማዕ ዝተሰግረ ይመስል ነይሩ ሓንደበት ግን 26 ግንቦት 1988 ዓመተ ምሕረት እቲ ፈረንሳዊ ጳጳስ ነቲ መኣዲ ዘተገልበጦ ሓሳቡ ቀይሩ ንካርዲናል ራትዚንገር ዕለት 30 ሰነ ሓደስቲ ጳጳሳት ክሰሚ ከም ዝሓስብ ድማ ብውልቂ ሓበሮም ሊቀ ጳጳሳት ለፌብረ ዝወሰድዎ ውሳነ ቅዱስ መንበር ኣብ መንጎ ማሕበረሰብ ካሕናት ፒዮስ 10ራይ ንጵጵስና ብቑዓት ዝኾኑ ሕፁያት ከም ዘይረኸበት ብምእማንን እቲ ሓድሽ ጳጳስ ካብ ማሕበሩ ወፃኢ ከይመፅእ ብምስጋእ ዝተደፋፈአ ይመስል ተወሳኺ ኣኼባ 24 ግንቦት ብዘይ ውፅኢት ተሳሰመ ብዕለት 2 ሰነ ድማ ለፌቨረ ዮሃንስ ጳውሎስ ዳግማዊ ብዛዕባ እቲ ዝወሰዶ ውሳነ ክሕብሮም መልእኽቲ ከም ዘመሓላለፈን ንሱን ሰዓብቶን ሮማ ናብ ተወፈይቲ ክትምለስ ዝያዳ ምቹእ ህሞት ክፅበይ ምዃኑ ብምረግጋፅ እታ ብዘመናውነት ዝተለኽፈት ናይ ሎሚ ሮማ ዳግማይ ካቶሊካዊት ሮማ ክትከውን ክንፅሊ ኢና ዝብል ሓሳብ እውን ኣብቲ ዘመሓላለፎ መልእኽቲ ከም ዘስመረሉ ዘዘኻኽር ዜና ቫቲካን ኣስዒቡ ዕለት 29 ሰነ ቅድሚ እቲ ማሕበር ዝዓወጆ ስሜተ ጵጵስና 24 ሰዓታት ኣቐዲሙ ካርዲናል ራዚንገር ንሊቀ ጳጳሳት ለፌቨረ መንቱ ፍቕሪ ክርስቶስን ቤተ ክርስቲያኑን ቅዱስ ኣቦና ነቲ ንስኻትኩም ዕለ 30 ሰነ ትፍፅሞ ኤጲስቆጶሳዊ ሽመት ከይገበርኩም ሎሚ ናብ ሮማ ክትመፁ ብኣባታዊ ግን ከዓ ብፅኑዕ መገዲ ይምሕፀኖኹም ዝብል ሓሳብ ከም ዘስመርሉ ዘዘኻኽር ዜና ቫቲካን ኣስዒቡ ለፌቨረ ግን ድሮ ወሲኑ ስለ ዝነበረ ንፅባሒቱ በቲ ብዕድመ ዝደፍአ ብራዚልያዊ ጳጳስ ሃገረ ስብከት ካምፖስ ኣንቶኒዮ ደ ካስቶሮ ማየር ተሓጊዙ ንርባዕተ ኣባላት ማሕበረሰብ ካህናት ቤስ ኣስራይ ማዕረገ ጵጵስና ከም ዝሃበን ንሳቶም ድማ በርናርድ ፌላይ ኣልፎንሶ ደ ጋላሬታ ሪቻርድ ዊልያምስን በርናርድ ቲስየር ደ ማሌራይን እያቶም ዕለት ሓደ ሓምለ እቶም ማዕረገ ጵጵስና እተቐበሉ ድማ ናይ ምፍለላይ ተግባር ፈፂሞም ብሞባልን በዚ ተግባር እዚ ድማ ተፈፃሚ ብያነ ውግዘት ዝምልከቶም ይኸውን ብ1988 ዓመቶም ማሕረት ካርዲናል ራዚንገር ምስ ዓቀባውያን ኤኮን ሰረተ እምነት ስምምዕ እኳ እንተፈረመ ኩሉ ነገር ብመሰረቱ ግብራዊ ጉዳያት ምእንቲ ክጣብ ፈጥራይ እኳ እንተፈረመ ኣብ ተቐፂሉ ዝነበረ ዓመታት ኣብ እተገብረ ዘተ ቅድስቲ መንበር ግን ብኣረኣያ ቀኖናዊ መፍትሒ ዝለዓለ ከብ ንምባል ፍቓድና ክትከውን ከላ እቶም ለፌብራውያን ግን ግልፅነት ሰረተ እምነት ከም ዝጎደለ ይምግቱ ብካልኣይ ኣባሃህላ ካቶሊካዊት ቤተ ክርስቲያንን ርእሰ ሊቃነ ጳጳሳትን ንገለ ክፋላት እቲ ዋዕላን ድሒሩ ዝተካየደ ኣኼባ ይማጎቱ ነበሩ ካህናት ቅዱስ ቤስ ኣስራይ ናይ ዕርቂ ፃዕሪ ኣብ ናሓሰ 2000 ዓመተ ምሕረት ጳጳስ ፌላይ ብኣቦ መንበር ሽማግለ ኣቅሌስያ ኣምላኽ ካርዲናል ዳርዮ ካስቲዮን ሆዮስ ተሰኒዮም ንሓያሎ ደቃይቅ ምስ ዮሃንስ ጳውሎስ ዳግማዊ ከም ትራኸቡን ርሰሊካን ጳጳሳት ብኔዲክቶስ መንበር 16 ምስተመርፅ እውን እቲ ርክባት ከም ዝቐፀለን ንሶም ድማ ኣብ መንጎ 2 ዓመት ብእተወስደ 2 ውሳኔታት ንልመና እቶም ዓቃባውያን መልሲ ከም ዝሃቡን ዕለት 7 ሓምለ 2007 ዓመ ምሕረት ነቲ ናይ 1962 ዓመ ምሕረት ሮማዊ መፅሓፍ ቅዳሴ ኣጠቃቅማ ፍሉይ ናይ ተኽታል ቅዱስ ጴጥሮስ ስልጣን መሰረት ዘመሓላለፎ ውሳኔ ናፃ ከም ዝገበሩን እዚ ድማ ቅድሚ እቲ ዋዕላ ዝነበረ ፍሉይ ኣገባብ ቅዳሴ ላቲናዊት ቤተ ክርስቲያን ጌርካ እዩ ዝረአ ዝነበረ ዕለት 24 ጥሪ 2009 ዓመ ምሕረት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መንበር 16 ነቲ ኣብ 1988 ዓመ ምሕረት ብለፌብረ ብዘይ ሕጋዊ መገዲ ማለት ብዘይ ፍቓድ ርእሰ ሊቃነ ጳጳሳት ኣብ ልዕሊ ዝተሸሙ 4 ጳጳሳት ተመሓላለፉ ዝነበረ ውግዘት ከም ዘለዓሉ ዜና ቫቲካን የዘኻ ኣኽር እቲ ዝተመሓላለፈ ውግዘት ንምልዓል ዝተመሓላለፈ ኣዋጅ ንህላወ ንእሽቶ ምፍለላይ ዘሕወየሉን ምስ ማሕበር ካህናት ቅዱስ ቤስ ኣስራይ ዘተንክግበር ኣጋጣሚ ዝኸፈተን ብሓደ ወገን ዝግበር ናይ ዕርቂ ተግባር እዩ ነይሩ እቲ ዘሕዝን ግን እቲ ውሳነ ምስ ሓደ ካብቶም ካብ ኣቡና ተለፌቨርያን ሪቻርድ ዊልያምስን ኣብዝሓለፈ ሕዳር ኣብ ጀርመና ኣብ ዝነበረሉ እዋን ንሓንቲ ሽወደናዊት ፈኖ ራድዮ ክዛረበ እንከሎ ብዛዕባ ምፅናት ኣይሁድ ኣብ ናይ ናዝመዳጉን ሰፈር ዝኽሕድ መግለፅታት ብምሃቡ እቲ ቃለ መሕትት ኣብ ልዕሊ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መንበር 16 ከቢድ ነቃፌታ ከም ዘለዓዓለን ንሶም ድማ እቲ ዝተለዓለ ውግዘት ጳጳስ ለፌቨርያን ምስ ቤተ ክርስቲያን ምሉእ ሕብረት ንምምፃእ ኣድላይ ዝኾነ ተወሳኺ ስጉምትታት ብምውሳድ ናይ ሓቂ ተኣማንነትን ናይ ሓቂ ተፈላጥነትን ንስልጣን ርእሰ ሊቃነ ጳጳሳትን ካልኣይ ጉባኤ ቫቲካንን ከርኢ ተስፋ እገብር ከም ዝበሉ ይዝከር ድሕሪ ዓመታት ኣብ ወርሒ መስከረም 2011 ዓመ ምሕረት ኣብ ማደምደምታ እቲ ብማሕበር ካህናት ቅዱስ ቤስ ዓስራይ ዝቐረበ ተኸታታሊ ሰረተ እምነታዊ ዘተ ቅድስቲ መንበር ንለፌቨርያን ክፍርሙ ዝሓትት ሓፂር ሰነ ሰነድ ከም ዘቕረበትን እቲ ጽሑፍ ብመሰረቱ ሰለስተ ነጥብታት ዝሓዘ እዩ ነይሩ። ምስቲ ንዝኾነ ይኹን ናይ ቤተ ክርስቲያን መዝነት ዝቕበል ሰብ ዝሕተቶን ዝሃዚ ጸሎተ ሃይማኖት ንጥርስ ሊቃነ ጳጳሳትን ጉባኤ ጳጳሳትን ዘለዎም ስልጣን ተጠቂሞም ንዘቕርቦ ትምህርቲ ድሌትን ኣእምሮን ከም ዝግዛእ ዘረጋግጽ እኳ እንተኾነ እዚ ብሓምነናዊ መገዲ እኳ እንተዘይተዓወጀ ልክዕ ከምቲ ኣብ መብዛሕትኡ ናይ ስልጣናዊ ሃይማኖታዊ ሰነዳት ዝረአ ሰበ ስልጣን ቫቲካን ንትመቅደም ምፍራም ኣብ ሰነዳት ካልኣይ ጉባኤ ቫቲካን ዝርከብ ውልቃዊ መግለፅታት ወይ ቅጥዕታት ሕጋዊ ዘተን መፅናዕትን ስነ መለኮታዊ መግለፅን መወዳእታ ንምግባር ማለት ከም ዘይኮነ ብተደጋጋሚ ገሊፆም እዮም። እዚ ፈተነ እዚ ፍረ ኣይረኸበን። ጳጳስ ፌላይ ንትዘቐረበ ናይ ኣንቅፅ እምነት ፅሑፍ ቅቡል ከም ዘይኮነ ይእውጅ። ኣብ ዝቐፀሉ ዓመታት መቅደሚ ትምህርትታት ንጎድኒ ተገይሮም ቀኖናዊ መፍትሕታት ከም ሃዋርያዊ ምምሕዳር ወይ ውልቃዊ ሰበኻ ዘይብሉ ናይ ጳጳስ ተልእኾ ከም እተፀነዐን ሽዑኡ ዝነበሩ ናይ ለፌብራውያን ሓለቓ ጳጳስ ፌላይ ግን ማሕበር ካህናት ቅዱስ ፒዮስ ዓስራይ ቅድሚ ኩሉን ልዕሊ ኩሉን ቀኖናዊ ኣፍልጦ ከም ዘይደሊ ከም ዘፍለጡን ኣብ 2016 ዓመተ ምሕረት ኣብ ዓመተ ኢዮቤል ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ንካህናት ማሕበር ፒዮስ ዓስራይ ኑዛዜ ንክሰምዑን ንኣመንቲ ንምእመናን ብግቡእ ካብ ሓጢአቶም ክፈትሑን ፍሉይ ሓላፍነት ከም ዝሃቡን እዚ ንምእመናን ኣብ ሓድነት ንምሕባር ተባሂሉ እተዳለወ ስጉምትታት ፀኒሑ ባህርያዊ መልእኽቲ ምሕረትን ሓሳርን ኣቢሎም ኣብ ፍሉይ ቅዱስ ዓመት ብፅኑዕ ዘስመርሉ እዩ። ኣብ 2009 ዓመተ ምሕረት ናይ ለፌብራውያን ወግዘት እኳ እንተተላዓለ ካህናት ለፌብራውያን ግን ኣብቲ ተራ ናይ ሮማ ካቶሊካዊት ቤተ ክርስቲያን ከይኣተው ዕይኦም ቀፀሉ። ርእሰ ሊቃነ ጳጳሳት ፍራንቸስኮ በዚ ተግባር እዚ ልዕሊ ኩሉ ብዛዕባ ሰናይ እቶምን ማሕበር ክህነት ቅዱስ ፒዮስ ዓስራይ ዝስዕቡ ምእመናን ብምሕሳብ ናይ ምይይጥን ናይ ጉስነታዊ ዕርቅን ምልክት ክገብሩ ደለዩ። ዕለት 2 ለካቲት 2016 ዓመተ ምሕረት ማሕበር ካህናት ቅዱስ ፒዮስ ዓስራይ ዕለት 1 ሓምለ ሓደስቲ ጳጳሳት ክሰይም ምዃኑ ብወቅዕ ምስ ገለፀ ዕለት 12 ለካቲት ላዕለዋይ ሓለቓ ማሕበር ካህናት ፒዮስ ዓስራይ ኣባ ደቪድ ፓልያራኒ ኣብ ሮማ ብናይ ቅዱስ መንበር ናይ ዓንቅፅ እምነት ዝሓሊ ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደስ ኣቀባብላ ተገይሩሎም ክልያዊ ርክበ ከም ዘካየዱን እቶም ናይ ዓንቅፅ እምነት ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ህየንተ ነቶም ለፌብርያን ብፍሉይ ስነ መለኮታዊ ዘተ ዝግበር መገዲ ብፅቡቅ ዝተነፅረ ኣገባብ ኣብ ጉዳያት ገና እኩለ መብርሂ ኣብ ዘይረኸቡ ኣርእስታት ሓሳብ ከም ዘቕረብሎምን እዚ ድማ ምእንቲ ምስ ካቶሊካዊት ቤተ ክርስቲያን ሙሉእ ርክብ ንምፍፃም ዘድልዩ ዝተሓተ ረቓሕታት ምስ ቀኖናዊ ፍታሕ እዚ ዘተ ናይ ምክያድ ተኽእሎ እቲ ማሕበር ካህናት ነቲ ብዛዕባ ምሻም ሓድስቲ ጳጳሳት ዝምልከት ዘለዎ ውሳነ ከም ዘቋርፆ ኣቐዲሙ ግምት ዝሃበ እዩ ነይሩ። ነቲ ሓድሽ ናይ ኤጲስቆጶስ ሽመት ከይቅፅል ብተደጋጋሚ ንለፌብርያን ፀውዒትን መጠንቀቅታታትን እኳ እንተተዋህበ ንዘተ ብተደጋጋሚ ፀውዒት እኳ እንተቐረበ እቶም ለፌብርያን ነቲ ተካ ጴጥሮስ ብቃላት ተኣዛዝነቶም እኳ እንተገለፁ ብተግባር ግን ዋላ ሓንቲ መገዲ ኣይከፈቱን። ተካ ጴጥሮስ ዘቕረበ ሕቶ እውን ኣብ ግምት ኣየእተውን። ኣብ ክንድኡስ መደባቶም ቀፀሉ። በዚ ከምዚ ድማ ሓድሽ ምፍልላይ ወግዓዊ ገበሩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዕለት 16 ሰነ ኣብ ካስትል ጋንዶልፎን ንሓደ ጋዜጤናን ዘቕረበሎም ሕቶ መልሲ ክህቡን ከለዉ ርግፅ እዩ ኣብ መንጎ ክርስትያናት ምግምማዐ ኩሉ ሰዕ ዘሳቂ ጉዳይ እዩ። እንተኾነ ግን ካብ እተፈላለየ ነጥብታት ካልኣይ ጉባኤ ቫቲካን ጀሚሮም ንገለ መሰረታዊ ረቓሕታት ቤተ ክርስትያን ምቕባል ኣይደልዩን እዮም። እዚ ምርጫ እንተኮይኑ ይቕረታ ኣሓትት ግን ንቅድሚት ክንስጉም ኣሎና ከም ዝበሉ ይዝከር።
1: ቅድስቲ መንበር ንናይ ውድብ ሕቡራት ሃገራት ኣብ መላእ ማእከላይ ምብራቕ ዝርከቡ ስደተይናታትን ሰራሕተይናታትን ዝሓሊ ትካል ገንዘባዊ ደገፍ ከም እትገብር ደጊማ ኣረጋገጸት። ሰላማውያን ሰባትን ሰራሕተይናታት ሰብኣዊ ረድኤትን ዕቑባን ኣብ ቃዛ ብዘይገለ ዕንቅፋታት ረድኤት ክውሃቦም ከምኡውን ነዚ ኣገዳሲ ተልእኾ እዚ ኣህጉራዊ ደገፍ ክህልዎ ጻውዒት ኣቕሪባ። ቅድስቲ መንበር ንትካል ረድኤትን ስራሕን ውድብ ሕቡራት ሃገራት ኣብ ቀረባ ምብራቕ ንስደተይናታት ፍልስጤም ገንዘባዊ ደገፍ ከም እትገብር ደጊማ ብምርግጋጽ ነቲ ትካል ንብሚልዮናት ዝቝጸሩ ፍልስጤማውያን ስደተይናታት ኣድላይ መስመር ህይወት ክትብል ትገልጾ። ኣህጉራዊ ማሕበረሰብ ድማ እዚ ትካል እዚ ዕዮኡ ብዘይ ዕንቅፋት ክቕጽል ደገፉ ክልግሰሉ ምሕጽንታኣ ተቕርብ። ቀዋሚት ዓዛቢ ተልእኾ ቅድስቲ መንበር ዝሓለፈ ሰሉስ ኣብ እተኻየደ ዓውደ ጉባኤ ብዛዕባ እቲ ኣብ ትሕቲ ቁፅፅር እስራኤል ዘሎ ዞባታት ፍልስጤም ብፍላይ ከኣ ኣብ ቃዛ ሰላማውያን ሰባት ዓመፅን ምግዓዝን ከቢድ ጸገማትን የጋጥሞም ስለ ዘሎ ብዛዕባ እቲ ኣብቲ ኸባቢ ተኸሲቱ ዘሎ ሰብኣዊ ኩነታት ዘለዎም ዓሚቕ ሻቕሎት ገለጹ። ናይ ውድብ ሕቡራት ሃገራት ትካል ረድኤት ስደተይናታትን ሰራሕተይናታትን ማእከላይ ምብራቕ ንልዕሊ 70 ዓመታት ትምህርትን ክንክን ጥዕናን ረድኤት ምግብን ማሕበራዊ ኣገልግሎትን ክህብ ይርከብ ኣሎ ብምባል እቲ ትካል ግብራዊ ደገፍ ጥራይ ዘይኮነስ ብኽብሪ ናይ ምንባር ዕድል ከም ዝህብ እውን ኣጉልሑ። እቲ መግለጺ ንቕትለት ሰራሕተይናታት እዚ ትካል ውድብ ሕቡራት ሃገራት ከምኡውን ኣብ ህንጻታት እቲ ትካል እንተላይ ኣብ ኣብያተ ትምህርትን ካልኦት ሰላማውያን ሰባትን ምዕቆቢታትን መሳለጥያታትን ዝፍጸም መጥቃዕትታት ይኹንን። ብተወሳኺ እውን ሰብኣዊ ረድኤት ብፍላይ ኣብ ቃዛ ብድሓን ብዘይ ዝኾነ ዕንቅፋት ክበጽሕ ከም ዘለዎ ኣትሪሩ ብምግላጽ ሰራሕተይናታት ሰብኣዊ ረድኤትን መሰረት ልምዓትን ክዕቀቡ ጻውዒት ኣቕሪቦም። ከምዚ ዝኣመሰለ ተግባራት ስቓይ ናይቶም ድሮ ኣብ ሓደገኛ ኩነታት ዝርከቡ ሰባት ዘጋድድ ከቢድ ምጥሓሳሕ ጉራዊ ሰብኣዊ ሕጊ እዩ ይብል። እዚ ጻውዒት እዚ ኣብ ብምሉእ እቲ ተቆጻጺሮሞ ዘለዉ ዞባ ፍልስጤም ዘሎ ሰብኣዊ ኩነታት እናገደደ ይኸይድ ስለ ዘሎ እዩ ድማ ይብል። ኣብ መወዳእታ 2025 ዓ ም ተኽሲ ናይ ምቁራጽ ውዕል እኳ እንተተኣወጀ ኣብ ቃዛ ዓመፅ ይቕጽል ኣሎ። ትካላት ረድኤት ግን ናይ ንጥፈታት ቀይድታትን ሕጽረት ገንዘብን ናብ ስቢላዊ ህንጻታት ዝወርድ ዘሎ ጉድኣትን ንጻዕርታት ረድኤት ዕንቅፋት ከም ዝኾነ የጠንቅቑ። ልዕሊ 70 ሚእታዊት ህዝቢ ቃዛ ኣብዚ እዋን እዚ ብናይ ጽዕነት መኪና ኣብ ዝመጾ ማይ ከም ዝምርኮስን ሕጽረት መግቢ ክንክን ጥዕናን ጽሬትን ድማ ኣዝዩ ከቢድ ምዃኑ የመላኽት። እዚ ከምዚ ኢሉ እንከሎ ዋና ጸሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተሬዝ ከም ዘመልከቶ እቲ ትካል ውድብ ሕቡራት ሃገራት ንባዕሉ ብሰንኪ ሕጽረት ገንዘብ ማለት ኣስታት 100 ሚልዮን ዶላር ኣሜሪካ ብምስኣኑ ናብ ኣገልግሎቱ ናይ ምቁራጽ ነጥቢ ይቀራረብ ከም ዘሎ ኣጠንቂቑ። እቲ ትካል ኣብ ቃዛን ኣብ ምዕራባዊ ገማግም ዮርዳኖስን ሊባኖስን ሶርያን ንዝርከቡ ብሚልዮናት ዝቝጸሩ ፍልስጤማውያን ስደተይናታት ምድጋፍ እናቐጸለ ክንሱ ኣገልግሎታት ብምንካይ ቁጠባዊ ሕጽረታት ዘኸተሎ ስጉምትታት እውን ኣውፅኡ ኣሎ። ቅድስቲ መንበር ነዚ ትካል እዚ እተመባጽዓቶ ገንዘባዊ ደገፍ

0: ውድብ ሕቡራት ሃገራት ከም ተመስረተ ብምዝካር ተልእኮ ዝትካል እዚ ምሕላው ኣድላይ ምዃኑ ደጊሞም ኣረጋገጹ። ብዛዕባ መጻኢኡ ድማ ዝኾነ ይኹን ዘተ ማለት ብሓደ ወገን ጥራይ ዝግበር ስጉምትታት ዘይኮነስ ኣብ ውሽጢ እቲ ብዝሓውነት ክግበር ከም ዘለዎ እቲ መግለጺ ወሲኹ የመላኽት።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوديتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና እናቀርብ። ናይ ልማዕለት 3 ሓምለ 2026 ዓመተ ምሕረት መደብ ፈነወና ናይ ወርሒ ሓምለ ናይ ርእሰ ሊቃነ ጳጳሳት ናይ ጸሎት ሓሳብ ክልያወር ክብ ርእሰ ሊቃነ ጳጳሳት ምስ ናይ ኮሎምቢያ ርእሰ ብሄር ርእሰ ዓንቀጽ ዜና ቫቲካን ብዛዕባ ውሳነ ናይ ዓንቀጽ እምነት ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ኣብ ልዕሊ ማሕበር ካህናት ቅዱስ ፒዮስ 10ይ ካርዲናል ታግለ ኣብ ኣዋጅ ብፅዕና ኣባ ፍራንሲስ ሃቨር ትሮንግ ቡ ደየፕ ኣብ ዘለዎ ምሳተ ቅዳሴ ዝለገስዎ ስብከት ርእሰ ሊቃነ ጳጳሳት ልመበል 14 ዕለት 4 ሓምለ ናብ ላምፔዱዛ ክበፅሑ ኣብ ዝዳለውሉ ዘለውሉ እዋን ናይ ዓለም ለኸ ትካል ስደተኛታት ሓላፊ ኣብ ኢጣልያን ማልታን ምዜና ቫቲካን ዘካይሮ ቃለ መሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዝተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እነሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ ናይ ወርሒ ሓምለ ሓሳብ ጸሎት መግለጺ ኣውፂኦም ካቶሊካውያን ምእመናን ምእንቲ ክብሪ ህይወት ደቂ ሰብ ክጽልዩ ጻውዒት ኣቕሪቦም። ኩሎም ምእመናን ነቲ ፍሉይን ዘይድገምን ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ ንክህቡን ከዕቁቡን ድማ ተማሕጺኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መላእ ዓለም ንዝርከቡ ካቶሊካውያን ምእመናን ኣብዚ ወርሒ ሓምለ እዚ ንህይወት ደቂ ሰብ ኣኽብሮት ክህቡን ክጽልዩን ተማሕጺኖም። ትማል ሓሙስ ወርሓዊ ሓሳብ ጸሎት ምስ ርእሰ ሊቃነ ጳጳሳት ንጸሊ ዘርእስታ ናይ ቪድዮ መልእኽቲ ተዘርጊሓ ኣላ። ርእሰ ሊቃነ ጳጳሳት ኣብዚ ናይ ወርሒ ሓምለ ሓሳብ ጸሎቶም ጐይታ ንነፍሲ ወከፍና ብፍቕሪ ከም ዝፈጠረናን ብምልኣት ክንነብር ከም ዝጸውዓናን ድማ ኣፍልጦ ይህቡ። ነፍሲ ወከፍ ወዲ ሰብ ካብ መጀመርቲ ሃላዊኡ ኣትሒዙ ክሳብ እቲ ኣብ ምድሪ ዝገብሮ ጉዕዞ ናይ መወዳእታ ስትንፋሱ ገጽ እግዚኣብሔር ዘንጸባርቕ ቅዱስ ውህበት እዩ በሉ። ኣስዕብ ኣቢሎም እውን ሎሚ ነቲ ፍሉይን ዘይድገምን ዋጋ ነፍሲ ወከፍ ሰብ ኣፍልጦ ንምሃብን ንምዕቃብን ጸጋ ንሓትት።

0: ሎናውን በሉ ንህይወት በዘይ ቅድመ ሆናት ክንቀበሎ ንተነቃፍነትና ብለውሃት ክንከናኸኖ ከመውን ነፍስ ወከፍ መድረክ ህይወት በአክብሮት ክንከናኸኖን አብረስ ዘውን ነቶም ድምጽን ዘይ ብሎም በትብዓት ክንጣበቀሎም ከም ዘድሊ ገለጹ። ቅዱስ አቦና መልክቶም አብዘይ ምግዳስ ወይ አባህሊ ምህላኽ ምስንወድቅ ከመውን አብ ካልኦት ብፍቅሪ ክቡር ዝኾነ ፍጡር ክንርኢ ዘይንኽእል እኳ እንተኾና ይቕረክብለልና ናብ ጐይታ ተማህለሉ። ንህይወት ንምምራጽ ወትሩ ድልው ዝኾነ ሓድሽ ልብን ብጭቡጥ ስጉምቲ ንህይወት ዘዕቁብ ለጋሳት ኣእዳውን ሃበና ክብሉ እውን ጸለዩ። ርእሰ ሊቃነ ጳጳሳት ወሲኾም ጐይታ ንቤተ ክርስቲያኑ ህያው ምስክር ናይ ህይወት ወንጌል ክትከውን ክሕግዛ እውን ጸልዮም። ነፍስ ወከፍ ህይወት ዝኸብረላ ወላ ሓደ ሰብ ከም ዘይተገለለ ኮይኑ ዝስምዓላን ክብሪ ወዲ ሰብ ከዓ ወትሩ ዝኸብረሉን ዝዕቆበሉን ክፉት ቤት ንኹን ክብሉ ተላበዉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንጐይታናን መድሓኒናን ኢየሱስ ክርስቶስ ብለውሃትን ብተኣማንነትን ገዛ ርእስና ብምውፋይ ንህይወት ደቂ ሰባት ከነኽብር ክሕግዘና ጸሎቶም ኣዕርጉ። ነፍስ ወከፍ ሰብኣዊ ህይወት ንምሉእ ውህበት ገዛ ርእስና ዋጋ ከም ዘለዎ ብቓልን ብግብርን ንኣውጅ ክብሉ እውን ጻውዒት ኣቕረቡ። እቲ ብ1844 ዓመተ ምህረት ሐዋርያዊ ኣገልግሎት ጸሎት ተባሂሉ ተመስረተ ዓለም ለኻዊ መርበብ ጸሎት ርእሰ ሊቃነ ጳጳሳት ንማሕበር ኢየሱሳውያን ብሕድሪ ተዋህበ ጳጳሳዊ ተልእኾ እዩ። ኣብ ወርሒ ታሕሳስ 2020 ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ተልእኾ ከም ሓደ ናይ ሃገረ ቫቲካን ተቕዋም ገይሮም መስረትዎ። ኣብ ወርሒ ሓምለ 2024 ድማ ናይ መወዳእታ ሕግታቱ ኣጽደቑ። ኣብ 92 ሃገራት ዝርከብን ልዕሊ 22 ሚልዮን ሰባት ድማ መዓልታዊ ነዚ ተልእኾ እዚ ክፍጽሙ ዝደልዩ ዝሳተፍዎ መንፈሳዊ ማሕበረሰብ ኮይኑ ይርከባሉ። ኣብዚ ተልእኾ እዚ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ወርሓዊ ናይ ሓሳብ ጸሎት የቕርቡ። ኣባላቱ ድማ ኣብቲ ንደቂ ሰብን ኣብ ተልእኾ ቤተ ክርስቲያንን ዘጋጥም ዘሎ ህጹጽ ብድሆታት ኣተኲሮም ክጽልዩ ይዕድምዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ኮሎምቢያ ጉስታቮ ፔትሮ ኡሬጎ ትማል ሓሙስ ዕለት 1 ሓምለ ኣብ ሃገረ ቫቲካን ተቐቢሎምዎ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ንግሆ ኣብ ሃገረ ቫቲካን ምስ ርእሰ ብሔር ሪፓብሊካዊት ሃገረ ኮሎምቢያ ጉስታቮ ፔትሮ ኡሬጎ ተራኺቦም። ርእሰ ብሔር ሃገረ ኮሎምቢያ ስዒቡ ምስ ዋና ጸሓፊ ቅድስቲ መንበር ልዑል ካርዲናል ፔትሮ ፓሮሊን ከምኡውን ምስ ጸሓፊ ናይ ወጻኢ ጉዳያት ርክባት ምስ ሃገራትን ኣህጉራውያን ውድባትን ዝኾኑ ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ ቤት ጽሕፈት ዋና ጸሓፊ ቅድስቲ መንበር ተራኺቡ። ብመሰረት እቲ ካብ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ዝወፀ መግለጺ ከም ዘመልክቶ እቲ ኣብ ቤት ጽሕፈት ዋና ጸሓፊ ተገብረ ርክብ ምሕዝነታውን ሕውነታውን እዩ ዝነበረ። በቲ ኣብ መንጎ ቅድስቲ መንበርን ሃገረ ኮሎምቢያን ዘሎ ጽቡቕ ርክብ ድማ ዕግበቶም ገሊጹ ይርከብ። ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ከም ዘመልከቶ እቲ ርክብ ኣብ መንጎ ቤተ ክርስቲያንን መንግስትን ሰላምን ዕርቅን ሃገራዊ ሓድነትን ንምድንፋዕ ኣወንታውን ቀጻልን ምትሕብባር ከም ዝገበረ ገሊጹ። ብተወሳኺ እውን ኣብቲ ዝተኻየደ ዘተ ኣብ ሃገረ ኮሎምቢያን እትርከበሉ ዞባን ኣብ ዘሎ ማሕበራውን ፖለቲካውን ኩነታት ዘተኰረ ምዃኑን ብፍላይ ከዓ ኣብ ሳዕቤን ግጭታት ኣህጉራውያን እተወደቡ ገበናትን ከምኡውን ለውጢ ኣከባብያዊ ኩነታት ኣየርን ዘተኰረ ምዃኑ የመላኽት።
1: ብዛዕባ እቲ ማሕበር ካህናት ቅዱስ ጲዮስ 10 ዝፈጸምዎ ዘይሕጋዊ ቅብኣተ ጵጵስናን ምስኡ ተተሓሒዙ ዝመጸ ውግዘትን ዝርኢ ርእስ ዓንቀጽ። ኣብዚ ዝሕዝን መዓልቲ እቶም 2 ሰዓብቲ ለፈብሪ ዝኾኑ ጳጳሳት ደጋላሪታን ፍለይን ነቶም 4 ሓደስቲ ዝተሾሙ ጳጳሳት ኣእዳዎም ምስ ኣንበሩሎም ብኡ ንብኡ ዝመጸ ውግዘት ዘፍልጥ ኣዋጅ ተሓቲሙ ኣሎ። ገለ ወገናት ድማ ነቲ ኣብ መንጎ ቃላትን ተግባርን ማሕበር ካህናት ቅዱስ ጲዮስ 10 ዘሎ ግሉጽ ምስሕሓብ ብልክዕ ኣመልኪቶም ኣለዉ። እቲ ማሕበር ብቓላቱን ብወግዓዊ መግለጺታቱን ንሕጋውነትን ስልጣንን ተካይ ቅዱስ ጴጥሮስ ዝኾኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝቕበልን ከም ዘፍቅሮምን ከም ዝጽልየሎምን ይገልጽ እዩ። እንተኾነ ግን ብተግባር ድማ ወትሩ ካብ ቃላት ንላዕሊ ይዛረብ እዩ። ነቲ ብንጹር ዝተገልጸ ድልየቶምን ደጊሞም ዘቕረብዎ ጥርዓንን ከምኡውን ብዘይና ርእሰ ሊቃነ ጳጳሳት ወግዓዊ ፍቓድ ናይ ምፍልላይ ተግባር ዝኾነ ቅብኣተ ጵጵስና ንምክያድ ዘቕረብዎ ሕቶ ወይ ድማ ብዝያዳ ንጹር ብዝኾነ ኣገባብ ርእሰ ሊቃነ ጳጳሳት ብግልጽ ዝኸልከልዎ ሲመታት ዕሽሽ ኢሎምዎ እዮም። ኣብዚ ዝሓለፈ መዓልታት ብዙሓት ሰባት ነቲ እቲ ማሕበር ስሙ ካብኡ ዝወሰደሉ ቅዱስ ፒዮስ ዓስራይ ኣብ 1912 ዝተዛረብዎ ቃላት የዘኻኽሩ ኣለዉ። ንሶም ከምዚ ኢሎም ነበሩ፣ ርእሰ ሊቃነ ጳጳሳት ብኸመይ ክፍቀሩ ኣለዎም፣ ብቃል ወይ ብመልሓስ ጥራይ ዘይኮነስ ብተግባርን ብሓቅን እዩ ክኸውን ዘለዎ። ንርእሰ ሊቃነ ጳጳሳት ዘለና ፍቕሪ ንምርኣይ ንዕኦም ምእዛዝ ኣገዳሲ እዩ። ስለዚ ሓደ ሰብ ንርእሰ ሊቃነ ጳጳሳት ምስ ዘፍቅር ብዛዕባ እቲ ንሶም ዝእዝዝዎ ወይ ዝሓትዎ ነገር ወይ ድማ ክሳብ ክንደይ ምእዛዝ ከም ዘድልዮ ወይ ኣብ ምንታይ ጉዳያት ክእዘዝ ከም ዘለዎ ኣይከራኸርን እዩ። ገሊኦም ድማ ነቲ ናይቶም ዓቃባውያን ዝበሃሉ ወገናት ዘገርም ምስሕሓብ ይጠቕሱ። ንሶም ነቲ ስርዓት ኣምልኾ ከም ዘይትንከፍ ቅዱስ ነገር እናረኣዩ ኣብ ነፍሲ ወከፍ ካቶሊካዊ ሲመት ጳጳሳት ክህሉ ዝግብኦ መሰረታዊ ባእታ ማለት ናይ ርእሰ ሊቃነ ጳጳሳት ወግዓዊ ፍቓድ ኣብ ዝሰኣኑሉ እዋን ግን ነቲ ሕፅረት ዝትክ ባዕሎም ዝመሃዝዎ ቀመር ይጥቀሙ። እቲ ናይ ሓቂ ነጥቢ ግን ኣብ ካልእ ቦታ እዩ ዘሎ። ምስቲ ቅድሚ ካልኣይ ጉባኤ ቫቲካን ዝግበር ዝነበረ ቅዳሴ ብጌጋ ቅዳሴ ላቲን ተባሂሉ ዝጽዋዕ ወላ ሓንቲ ርክብ የብሉን። እቶም ምስዚ ቅዳሴ እዚ ዝተሓሓዙ ምእመናን ክሳዕ ሕጂ ምስ ተካይ ቅዱስ ጴጥሮስ ምሉእ ሕብረት ገይሮም ክቕድስዎ ተፈቒድሎም እዩ። እቲ ናይ ሓቂ ወሳኒ ሕቶ ትውፊት እንታይ ምዃኑን ልዕሊ ኩሉ ድማ ብዛዕባ ትውፊት ዘለና ርድኢት ብመንፈስ ቅዱስ እናዓበየ መን ክዕቅቦ ከም ዘለዎን እዩ። ትውፊት ናብ ናይ ስነ ሓሳብ ስርዓት እንተተቐይሩ ሰባት ነቲ ብኽልተ ቅዱሳን ኣርእስተ ሊቃነ ጳጳሳት ዝተመርሐን ካብ መላእ ዓለም ዝመጹ 3,000 ጳጳሳት ዝተሳተፉሉን ዳርጋ ብሓደ ድምፂ ዝጸደቐ ሰነዳት ዘውፅአን ጉባኤ ናይ ምፍራድ መሰልን ተኣልይዎም ንተካይ ቅዱስ ጴጥሮስን ብምሉኣ ካቶሊካዊት ቤተ ክርስቲያንን ናይ ሓደ ጕጅለ ስነ መለኮታዊ ሓሳባት ክቕበሉን ናይ ባዕሎም ክገብርዎን እንተሓቲቶም ዓሚቕ ንሓትሕዱ ዝጋጮ ነገር ኣሎ። ልዕሊ ዅሉ ግና ካብ ካቶሊካዊ እምነት ኣዝዩ ዝርሓቐ ነገር ኣሎ። ምስጢሩ ከምቲ ኣብ ዝሓለፈ ዓርቢ ስቕለት ዝሞተን ንማሕበር ካህናት ቅዱስ ፒዮስ ዓስራይ ናብ ምሉእ ሕብረት ንምምላስ ዓበርቲዑ ዝፀዓረን ቪተርዮ ሜሶር ዝስሙ ዓብዪ ጸሓፊ ዝገለጾ ንክልቲኡ ደኣ እምበር ንሓዲኡ ዝበሃል የለን። ስለዚ ኣብ ቤተ ክርስቲያን ነቶም ምስጥንታዊ ቅዳሴ ዝተሓሓዙ ምእመናን ቦታ ኣሎ። ኣብ ቤተ ክርስቲያን ናይ ዘተን ንሰነዳት ናይ ምንባብን ደጊምካ ናይ ምርኣይን ምትርጓምን ቦታ ኣሎ። ይኹን እምበር ንጳጳስ ምፍራድን ንዘይምእዛዝን ንሓድነት እታ ምስጢራዊት ኣካል ዝኾነት ቤተ ክርስቲያን ዝጐድእ ዝኾነ ይኹን ተግባራት ምፍጻም ቦታ የብሉን። ወይ ከዓ ምስቲ ኢየሱስ ንስኻ ጴጥሮስ ኢኻ ቤተ ክርስቲያነይ ከዓ ኣብዚ ከውሒ እዚ ክሓንጽ እየ ዝበሎ ብንጹር ዝተኸልከለ ተመሳሳሊ ስርዓት ንምፍጣር ቦታ የልቦን።
0: ካርዲናል ሉዊስ ኣንቶኒዮ ታግለ ህየንተ ናይቲ ብዛዕባ ጉዳያት ስብከተ ወንጌል ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስ መንበር ብምኽንያት ኣዋጅ ብጽእና ናይ ክቡር ኣባ ፍራንሲስ ኻቪየር ትሩዎንግ ቡድየፕ ኣብ ዘዕረግዎ መስዋዕቲ ቅዳሴ እዚ ድሕሪ ካልኣይ ውግእ ዓለም ህይወቱ ንመጓስኡ ዘወፈየ ቬትናማዊ ካህን ዝፈጸሞ ክርስትያናዊ ጅግንነት ጠቒሶም የስተንትኑ። ምስክርነትን ሰማዕትነትን ክቡር ኣባ ፍራንሲስ ኻቪየር ትሩዎንግ ቡድየፕ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ መዓልታዊ ህይወትና ፍቕሩ ንኽንእውጅ ዘቕረቦ ጻውዒት ምላሽ ክንህበሉ ይዕድመና ኣሎ ክብሉ ብምምሕፃን ልዑል ካርዲናል ሉዊስ ኣንቶኒዮ ታግለ ኣብቲ ብዕለት 2 ሓምለ ኣብ ሃገረ ቬትናም ኣብ ዘዕረግዎ መስዋዕቲ ቅዳሴ ተማሕጺኖም። ክቡር ኣባ ድየብ ኣብ ደቡባዊ ቬትናም ኣብ እትርከብ ከተማ ቶክሽዩ ሰበኻዊ ካህን እዮም ዝነበሩ። ኣባ ድየብ ነቶም ብሕድሪ ተዋህብዎም ምእመናን ብሕይወቱ ክሳዕ ዝውፈየሎም ደኺመ ከይበለ ገዛ ርእሱ ኣሕሊፉ ዝሃበ ቅድሚ ምማቱ ኣብ ዝነበረ መዓልትታት ሓደገኛ ኩነታት እናሃለወ ክንሱ ንመጓሰኡ ክሓድጎም ዘይተረኽበ ሰማዕት እዩ። ብ1946 ዓመተ ምህረት ድሕሪ ካልኣይ ውግእ ዓለም ብዘጋጠመ ዓመፃ ምስ ካልኦት 70 ዝኾኑ ሰባት ተታሒዞም ብዘፈራርሕዎምን ብሕይወቶም እንከለዉ ዘቃጸልዎም ጃፓናውያን ምልሻ ተቐትለ። ክቡር ኣባ ድየብ ነቶም ዕጡቓት ሸፋቱ ኣብ ክንዲ ኻልኦት ሓራ ንምውፃእ ገዛ ርእሱ ኣወፈየሎም። እቶም ህዝቢ ድማ ሓራ ወፁ። እቲ ብሰማዕትነት ዝተቐትለ ሬሳኡ ድማ ጸኒሑ ኣብ ራህያ ተረኽበ። ልዑል ካርዲናል ታግለ ኣብ ስብከቶም ብፁእ ፍራንሲስ ኻቪየር ትሩዎንግ ቡድየብ ንድኻታት ናይ ኢየሱስ ልግስን ፍትሕን ንዅሎም ክርስቲያን ምእመናን ዘይኮኑ እውን ከይተረፈ እቲ ሓቁፍ ፍቕሪ ኢየሱስ ከምኡውን ተኣማንነት ዝነበሮ ነቲ መጓሶኡ ጠንጢኑ ብተኽዋሉን ሰረቕትን ዘመትን ክብላዕ ዘይሓደጎም ነቲ ሕያዋይ ጓሳ ዝኾነ ኢየሱስ ካብ ምግላጽ ድሕር ኣይበለን በሉ። ልዑል ካርዲናል ታግለ ከም ልኡኽ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምዃን ነቲ ስነ ስርዓት ኣዋጅ ብጽና መርሕዎ። ኣብቲ ቅርያት ኣባ ዲየፕ ዝርከበሉ መካነ ንግደት ቶክሱዩ ድማ ኣብ ደቡባዊ ኣውራጃ ካማውዩ ዝተኻየደ። ልዑል ካርዲናል ታግለ ኣብ ስብከቶም ወሲኾም ሰማእቲ ምዃን ክበሃልን ከሎ ሰማእታት ብዛዕባ ክርስቶስ ክምስክሩን ነቲ ሓቁ ከበስሩን ሕሉፍ ሓሊፎም እውን ህይወቶም ኣብ ክንዱ ክሳብ ዝህቡ ወንጌላውያን ልኡኽ ምዃን ማለት እዩ ክብሉ እውን ኣስተንተኑ። ሓቀይና ሰማእት ንሓንቲ ተደናገረት ዓለም ሓቂ ኢየሱስ ክትፈልጥ ይሕግዛ። ዓለም ተሰከምቲ ሓቅን ሰማእትነትን የድልይዋ ኣለዉ። ኣብ ልዕልት እናወስኸ ዝኸይድ ዘሎ ብዙሕ ልኡኻት ሓሶትን ጽልእን ምክፍፋልን ዓመፃን ንሕና እውን ኣይንወስኸሉ ክብሉ ድማ ልዑል ካርዲናል ታግለ ኣጠንቂቖም። ብፁእ ዲየፕ ነቶም ከጥፍእዎ ዝደልዩ ዝነበሩ እኳ እንተኾነ ብርሃን ክርስቶስ ብኸመይ ብትብዓት ከም ዘብርህ ብምምስካር እዚ ሰማእትነቱ ድማ ኣብ ህይወትና ከምኡ ክንገብር ከም ዝጽውዓና ኣጉልሑ። ኣየናይ ኢና እንመርጽ ዘለና? ናይ ሓሶት ዜና ንምዝርጋሕ ወይስ ትምህርትታት ኢየሱስ ናብ ኩሉ ንምብጻሕ? ከምቲ ዘመናዊ ሞዳ ዘምጽኦ ፋሽን ክንክደን ድዩስ ወላስ ብልግስን ትሕትናን ኢየሱስ ዝምራሕ ባህርያት ክንሕዝ ብዓለማዊ ዓወታትና ክንሕበን ወይስ ብኢየሱስ ክርስቶስ ክንሕበን ክብሉ ልዑል ካርዲናል ታግለ ሕቶታት ኣቕረብሎም። ልክዕ ከምቲ ብፁእ ኣባ ዲዮፕ ዝገበርዎ ሓደ ወደ መዝሙር ኢየሱስ ኣጸቢቑ ከም ዘፍቅሮን ምስኡ ከም ዝነብርን ኣብ ስደቱ ከም ዝካፈልን ኣጉልሑ። ስለዚ እዚ ሓድሽ ብፁእ እዚ ንጽውዓ ኢየሱስ ክንቅበል፣ ንኢየሱስ ክንመርጽ፣ ብቓል ኢየሱስ ክንጸንዕ፣ ኣብ መዓልታዊ ህይወትና ድማ ንስም ኢየሱስ ክንምስክር ይዕድመና ኣሎ በሉ። ልዑል ካርዲናል ኣስዒቦም ብብልሽውና ሃብታም ወይስ ድኻ ግን ከዓ ሓቀይና ምዃን እንታይ ኢና ክንመርጽ ንደሊ? ንብረት ምእካብ ወይስ ንድኻታትን ንስኡናትን ምክፋል? ናይ ገዛ ርእስና ድሕንነትን ምቾትን ዲና እንደሊ ወይስ ስቓይ ካልኦት ክንቅበል ክብሉ እውን ኣተሓሳሰቡ። ኣብ መወዳእታ ልዑል ካርዲናል ታግለ ሓደ ሰማእቲ ምስ ክርስቶስ ዘለዎ ርክብ ኣብ ትንሣኤኡ ብፍላይ ከዓ ስደት እኳ እንተጋጠመ ኽንሱ ብተስፋ ብኸመይ ከም ዝቕጽል ኣስተንተኑ። ብፁእ ፍራንቸስኮ ኻቪየር ተስፋና ኣብ ኢየሱስ ኣብ መንግስቱን ጥራይ ክንገብር ይዕድመና ኣሎ። እዚ ዝኣመሰለ ተስፋ ጥራዩ ትርጉም ክህበናን ኣብ ምድሪ ዘሎና ህይወትን ተልእኾ ክንቅጽል ዘኽእለና ደኣ እምበር ነዚ ሓላፊ መዝገብ ዓለም ኣይኮነን ክብሉ ኣትሪሮም መስከሩ። ኣብ ምድራዊ ሃብቲ ወይ ኣብቲ ኣብ መንግስቲ ኢየሱስ ዘሎ ዘለኣለማዊ ሃብቲ ክንውከል እንታይ ኢና ክንመርጽ ድሕሪ ቢሎም ኣብ ዝና፣ ኣብ ቁጽሪ ሰዓብትን፣ ኣብ ማሕበራዊ መራኸቢታትን ወይ ኣብቲ ኢየሱስ ንሓዋሩ ምሳና ከም ዝኸውን ዝኣተዎ መብጻዓ ዲና እንውከል ክብሉ ብምሕታት እውን ኣብ ኣጽዋር ውግእ ዲና እንውከል ወይስ ኣብቲ ኢየሱስ ዝሃበና ውሕበት ሰላም ክብሉ ወሲኾም ኣተሓሳሰቡ። ልዑል ካርዲናል ታግለ ኣብ መወዳእታ ንኣማላድነት ቅድስቲ ድንግል ማርያምን ብፁእ ዲየፕን ብምጽላይ ከምኡውን ካብ ወንጌል ማቴዎስ ብምጥቃስ ገበርቲ ሰላም ውሉድ ኣምላኽ ተባሂሎም ክጽውዑ እዮም እሞ ብፁዓን እዮም፣ ምእንቲ ጽድቂ ዝስደዱ መንግሥተ ሰማያት ናታቶም እያ እሞ ብፁዓን እዮም ብምባል ስብከቶም ዛዘሙ።
2: ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ብላምፔዱዛ ዘካይዶ መብጻሕ ሰብኣዊ ክብሪ ስደተኛታትን ኣድላይነት ናይ ሓባር ሓላፍነትን ሓያል መዘኻኽር ዝህብ ምዃኑ ናይ ዓለምለኸ ትካል ስደተኛታት ሓላፊ ኣብ ኢጣልያን ማልታን ምስ ዜና ቫቲካኖም ዘካይዶ ቃለ መሕትት የስተብህል። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዕለት 4 ሓምለ ናብ ብላምፔዱዛ ክበጽሑ ኣብ ዝዳለውሉ ዘለውሉ እዋን ኣብ ደቡባዊት ደሴት ኢጣልያ ዝርከብ ማእከል መቐበሊ ስደተናታት ንዝመጽእ ዘሎ ወሰኽ ስደተናታት ንምጽዋር ይቃለስ ኣሎ። ንዓሰርተታት ዓመታት ላምፔዱዛ ካብ መሬት ኢጣልያ ናብ ሰሜን ኣፍሪካ ዘቐረበት ንመሰጋገሪ ማእከላይ ባሕሪ ኣብ ሓደጋ ንዝወደቑ ስደተናታትን ተመዛበልትን ኣፍ ደገ ኤውሮፓ ኮይና ጸኒሓ እያ። ኣብዝሓለፈ 3 ዓመታት ልዕሊ 182,000 በዚ ኣፍ ደገ ዝኽም ዝኣተው ድማ ተመዝጊቡ ኣሎ። እቲ ርእሰ ሊቃነ ጳጳሳት ዝገብሮም መብፃሕ ኣሰር ናይቲ 8/2018 ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብታ ደሴት ዝገበሮ ታሪካዊ ጉዕዞ ስዒቡ ነቶም ካሓድሙ እተገደዱ ሰባት ዘጋጥሞም ዓውሎማዊ ዘይምግዳስ ኮኒኖም ልዕሊ 10 ዓመት ፀኒሑ ስደት ወሳኒ ዓለምለኻ ብድሆ ኮይኑ ይቕፅል ኣሎ። ካብ 2014 ንነጃው ልዕሊ 26,000 ሰባት ኣብ ማእከል ሜዲትራንያን ከም ዝሞቱ ኣጉራዊ ውድብ ስደተኛታት ውጥን ዝጠፍኡ ስደተኛታት ይሕብር። ኣብ መሓዳሪ ቤት ፅሕፈት ምትሕብባር ጉዳያት ማእከላይ ባሕሪ ሓላፊ ተልእኾ ኢጣልያን ማልታን ወኪል ውድብ ሕቡራት ሃገራት ኣብ ቅድስቲ መንበርን ሳልቫቶር ሶርቲኖ ንራድዮ ቫቲካን ኣብ ዝሃቦ መግለፂ ነቲ ዑደት ብሓጎስ ብምቕባል ድምፂ ርእሰ ሊቃነ ጳጳሳት ኣብቲ ናወሳኺ ዝኸይድ ዘሎ ክትዕ ብዛዕባ ስደት ኣገዳሲ ግብረ ገባዊ ሓይሊ ምዃኑ ኣጉሊሑ ኣብዚ እዋን እዚ ርእሰ ሊቃነ ጳጳሳትን ቅድስቲ መንበርን ኣገዳስነት ስደትን ክብሪ ስደተኛታትን ኩሎም ኣብ ምንቅስቓስ ዘለዉ ሰባት ሓለዋ ዝሓቱን ዝሓሸ ቁጠባዊ ዕድላት ዝደልዩን ብምጉላሕ ዝሰርሕ ዘለዎ ዕዮ ኣገዳስን እዋናውን ኮይኑ ይስማዓኒ። ንሰብዓዊ ክብረት ኣብ ማእከል ምምሕዳር ስደት ክኸውን ኣብ ዝግበር ፃዕርታት ዓብዪ ደገፍ ከምኡውን ዓብዪ መጉልሒ እንክብል ብምግላፅ ስደት ብግቡእ እንተተመሓዲሩ ብሓቂ ንገለ ካብቶም ምስ ዓለማዊ ዘይማዕርነት ምክልኻል ዋላ እውን ፅልዋታት ከባብያዊ ለውጢ ዝተኣሳሰሩ ዓበይቲ ብድሆታት መፍትሒ እዩ። ኣብዝሓለፈ ዓመታት ኣብ ገለ መስመራት ስደት ምንካይ ክረአ እንከሎ እቲ ጉዕዞታት ንበዓሉ ሓደገይና እና ኾነ ስለ ዝመፀ እዩ። ዋላ እኳ ቁፅርን ተነከየ ቁፅርን ኣይቶም ብዕማቕ ኣጋጣሚ ኣብ ባሕሪ ዝሞቱ ወይ ግዳይ ሓደጋ ዝኾኑ ስደተኛታት ከመይ ከም ዝወሰኸ ርኢና ኢና ክብል ይሕብር። ዋላ እኳ ሓፈሻዊ ቁፅሪ እንተነከየ ተቃላዕነት ከም ዝሓየለ እዩ ዝፍለጥ። በዚ ድማ ህላው ርእሰ ሊቃነ ጳጳሳት ስደት ብጭቡጥ ብኣሃዝና ብምግላፅ ጥራሕ ክወርድ ከም ዘይብሉ መዘኻኸሪ ኮይኑ ከም ዘገልግል ርግፀኢና እየ። ርእሰ ሊቃነ ጳጳሳት ንኣባላት ባቂቶን ማሕበረሰባት ንኣኽበርቲ ሕጊ ከምኡውን ንሓፈሻዊ ህዝቢ ኣገዳሲ መልእኽቲ ከመሓላልፉ ምዃኖም ርግፀኢና እየ። ብዛዕባ ኣገዳስነት ተመዛበልትን ከም ሰብ ዘለዎም ክብረት ሙሉእ ኣፍልጦ ክህሉ ዝድርኽ እዩ። ዝኽሪ ምብፃሕ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መንነት ላምፔዱዛ ብዕሙቀት ዝሰረፀ እዩ። ይኹን እምበር ብዙሓት ካብቶም ኣብ 2013 ዓ.ም እተጎልበቡ መሰረታዊ ብድሆታት ገና ዘይተፈትሑ ብዙሓት ኣለዉ። ሓያሎ ነገራት ተቐይሮም እዮም። ኩሎም ድማ ናብዝሓሸ ተቐይሮም ክብል ምተመነኹ ሕማቕ ኣጋጣሚ ኮይኑ ግን ከምኡ ኣይኮነን። ኣብዝሓለፈ ዓመታት ዝመፁ ሰባት ዋላ እኳ እንተነከየ ነዚ ከም መርትዖ ክትትርጉሞ ግን ውሕዳት ሰባት ሓለዋ ወይ ዕድላት ከም ዘድልዮም የጠንቅቕ። እዚ ማለት ግን ውሑዳት ሰባት ነቲ ጉዕዞ ክገብሩ የድልዮም ማለት ኣይኮነን። እቲ ፀብጻብ ምስቲ ዝነካየ ቁፅሪ መፃእቲ ክነፃፅር ንከሎ ቁፅሪ ፍጻሜታትን ኣብ ባሕሪ ዝሞቱ ስደተኛታትን ብመጠኑ ከም ዝወሰኸ መርትዖ ይህብ። ንዓለም ለኻዊ ትካል ጉዳይ ስደተኛታት እዚ ክውንነት እዚ ስርዓታት ምድላይን ምድሓንን ምሕያልን ኣብ ሙሉእ መስመራት ስደት ምሕደራት ስደት ምምሕያሽን ከም ዘድሊ ዘጉልሕ እዩ። ማዕረ ማዕሪኡ ድማ ኣብ ውሽጢ ኤውሮፓ ዝያዳ ውሁድ ማዕቀፍ ስደት ንምፍጣር ዝካየድ ዘሎ ፃዕርታት ብሓጎስ ብምቕባል ኣተገባብራኡ ኣብ ሰብኣዊ መሰላትን ኣህጉራዊ ሕግን ብፅኑዕ ኣመልሒቁ ክቕፅል ከም ዘለዎ የጉልሕ። እቲ ኣገዳስነት ዕቁባ ዘድልዮም ሰባት ዕቁባ ንምርካብ ውሕስነት ምሕላውን ብርግፅ ድማ ንኣህጉራዊ ሕግን ሰብኣዊ መሰላትን ሙሉእ ብምሉእ ምኽባር እዩ። ንሰብኣዊ ተዋሳእቲ ግን ስርሒታት ምድሓን ህወት ጥራይ እኹል ኣይኮነን። ኣገዳስነት ስርሕታት ምድላይን ምድሓንን ኣብ ማእከላይ ባሕሪ ባዕታ ሓለዋ ኮይኑ ይቕፅል ኣሎ ይብል። ሕጋዊ መገዲ መኽፋት ግን ኣብ መወዳእታ እቲ ሓቀይና መልሲ እዩ። ከም ግጭት ድኽነትን ምስ ምሕዳር ዝተኣሳሰሩ ፀቕጥታትን ዝኣመሰሉ ሱር መሰረታውያን ጠንቅታት ምፍታሕ ኣገዳሲ ምዃኑ ኣዘኻኺሩ እንተኾነ ግን ሓደገና ጉዕዞታት ተግባራዊ ዝኾኑ ኣማራፅታት ምፍጣር እውን ኣገዳሲ እዩ። ከምኡ ንምግባር ዓብዪ ፃዕሪ ይግበር ኣሎ። ናብ ኤውሮፓን ናብ ኢጣልያን ውፅኢታዊ ሕጋዊ መገድታት የድልየና። ምስ ድሌታት ጉልበት ምስቲ ስደተኛታት ክህብዎ ዝኽእሉ ክእለት ዝሰማማዕ ስርዓት ስርዓታት መፍጠር ማለት እዩ ዝሰርሑ ዘተኣሳስር ስርዓታት ናይ መፍጠር ዓቕሚ ኣስራሕትን ክእለቶም ዘቕርቡን ብሓቂ ክራኽብሉ ዝኽእል መስመር ወሳኒ እዩ መብዛሕትኡ ግዜ ኣብ ዝተሓላለኹ ጉዕዞታት ንዝጓዓዙ ካብ ዝሕግዙ ተዋሳእቲ ኣብ እምነት ዝተመርኮዛ ትካላት ፍሉይ ቦታ ይሕዛ ማሕበረሰብ እምነት መብዛሕትኡ ግዜ ናብቶም ክውንነታት ስደትን ስደተናታትን ዝቐርቡ እያቶም ብዙሕ ግዜ እቶም ብቐጥታ ኣብ ቀዳማይ ደገፍ ምቕባል ናይ ውህደት ደገፍን ማሕበራዊ ምትእትታዊ ንጥፈታትን ዝዋፈሩ ኣብ እምነት ዝተመርኮሱ ትካላት ወይ ኣብያተ ክርስትያን እየን እዚ ብፍላይ ኣብ ኢጣልያ ትርጉም ዘለዎ ምዃኑ ብምጥቃስ ኣብዚ ከባቢ ማሕበረሰባት ሰበኻታት ግብረ ሰናይ ትካላትን ወለንቴናታት መርበባትን ሓደስቲ መጻእቲ ኣብ ምስናይን ምትእትታው ኣብ ምዕባይን ቀንዲተራ ከም ዘለዎም ይሕብር ነቲ ግዝኣት ይመልእዎን ህያው ይገብሩን ይብል ደገፍ ናብቲ ኣዝዩ ዘድልየሉ ቦታ ኣብ ዙርያ ስደት ዝካይ ዘሎ ቃና ህዝባዊ ክትዕ እውን ስክፍታኡ ብምግላፅ መብዛሕትኡ ግዜ ኣብ ከባቢ ስደተናታት መርዛም ትራኻታት ብዕሽነት ዝጥቀምሉ መርኣይ ዘሕዝን እዩ እዚ ዝሕግዝ ኣይኮነን ኣብ ክንድኡ ብፍላይ ህዝባዊ ኣረኣእያታት ብተደጋጋሚ ደርጋ ኣብዘይ ስሩዕ መምፃእ ባሕሪ ጥራይ ዘተኮረ ስለ ዝኾነ ኣብ ጭቡጥ ዝተመርኮዘ ዘተ ብህፁፅ ከም ዘድሊ ይኣምን ብዛዕባ ስደት ኣብ ኢጣልያ ክንዛረበ እንከለና ብዛዕባ እተን ናብ ላምፔዱዛ ዝኣትዋ ጀላቡ ኢና ንሓስብ ክብል ይሕብር ብሓቂ እዚ ኣዝዩ ንእሽቶ ክፋል ናይቲ ምሉእ ተርእዮ ስደት እዩ መብዛሕትኡ ናብ ኢጣልያን ኤውሮፓን ዝግበር ስደት ምስ ስራሕ መፅናዕትን ምጥርናፍ ስድራ ቤትን ብዝተኣሳሰሩ ስሩዕ መስመራት ከም ዝፍፀም ሓቢሩ ስደተናታት ኣብ ሕብረተሰብ ኢጣልያ ዝገብርዎ ልዑል ኣበርክቶ ድማ የጉልሕ ኣብ ኢጣልያ ዳርጋ 5.5 ሚልዮን ስሩዓት ስደተናታት ኣለው ኣስታት 900ታዊ ካብ ሓፈሻዊ ውሽጣዊ ፍርያት ይሕዙ እዚ ናይ ብሓቂ ትርጉም ዘለዎ እዩ ግን ከምኡ ምዃኑ ብዙሕ ኣይንገርን በዚ ምኽንያት ድማ መብፃሕ ርእሰ ሊቃነ ጳጳሳት ልዮን ኣቃልቦ ካብ ፍርሒ ኣርሒቁ ናብ ሓቅታት ንምስጋር ዝሕግዝ ኣጋጣሚ ከም ዝኸውን ኣምን ኣብ መርትዖን ሓቅታትን ዝተመስረተ ትረኻታት ብርሃንን ድምፅን ኣብ መሓበ ናይ ነፍሲ ወከፍ ትካል ንእሽቶን ዓበይን ደገፍ የድልየና ሶርቲኖ ንባዕሉ ኣብቲ ጳጳሳዊ ዑደት ኣብ ላምፔዱዛ ክህሉ መደብ ኣለዎ ንታ ደሴትን ኣብኡ ንዝበፅሑ ስደተናታትን እንታይ ትርጉም ክህልዎ ከም ዝኽእል ድማ ብግልፂ ኒሕ ይዛረበ ብሓቂ ከምዚ ዝኣመሰለ ንምእማኑ ዘፀግም ትኩረት ክህሉ ምዃኑ ኣዘየት ሓጒሰ ላምፔዱዛ ኣብ መንጎ ሰበስልጣን ሰብዓዊ ትካል ዘይመንግስታውያን ትካላትን ኣህጉራውያን ትካላትን ዝግበር ምትሕብባር ፅቡቕ ኣብነት ክገልፅ እንከሎ ወትሩ እቲ ምትሕብባር ክሳብ ክንደይ ፅኑዕ ምዃኑ ከምዝ ተመሰጠ እውን ይሕብር ልዕሊ ኩሉ ድማ ህላዊ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ብድሕሪ ኣርእስታት ዜና ዘሎ ዛንታታት ኣቃልቦ ክስሕቢ ተስፋ ከም ዘለዎ ድማ ገሊጹ ተስፋ ናይቶም ዝመፁ ስደተናታት ዝፃወርዎ መከራን ከምኡውን ኩላትና ነቲ ቁፅሪ ባዕሉ ዘይኮነስ ነቲ ኩርናዕ ከነቕልበሉ ዘሎና ኣገዳስነት ክቢ ከም ዘብል እውን የመላኽት ላምፔዱዛ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ንምቕባል ክትዳሎም ኮላ እታ ደሴት ከም ብሓድሽ ምልክት መስመራት ስደትን ሕግታትን ስርዓትን ዶብን ጥራይ ዘይኮነስ ህወትን ተስፋን ክብርን እቶም ገማግም ባሕሪ ዝሰጉሩ ሰባት እውን ከም ዝኾነት ኣፍሊጡ ንኸም በዓል ሶርቲኖ ዝኣመሰሉ ሰብኣዊ ስራሕተናታት ርእሰ ሊቃነ ጳጳሳት ከምፅዎ ዝኽእሉ ኣገዳሲ መልእኽቲ ንሱ ክኸውን ይኽእል እዩ ድሕሪ ነፍሲ ወከፍ ኣህዛዊ ፀብጻብ ሓለዋን ዕድልን ክቡርን ዝግብኦ ሰብኣውነት ሰብ ከም ዘሎ ዘዘኻኽር እዩ ኣብ ላምፔዱዛ ንባዕሉ ዓለምለኸ ትካል ስደተናታት ኣብ ነፍሲ ወከፍ ደረጃ ኣቀባብላን ሓገዝን ኣብ ጎኒ ሰበስልጣን ኢጣልያን ሰብኣዊ መሻርክትን ኮይኑ ይሰርሕ እቲ ትካል ንስርሒት ምድላይን ሓነን ሓለዋ ባሕሪ ንምድጋፍ ባህላዊ መንጎይናነት ከም ዝኽብን ኣብኡ ውፅኢታዊ ርክብ ናይ ህወትን ሞትን ጉዳይ ክኸውን ከም ዝኽእልን ኣብ እዋን ምዝገባን መርመራን ንጋንታታት ህዝባዊ ድሕነት ከም ዝሕግዝን ኣነፂሩ ስራሕተናታት ዓለምለኸ ትካል ስደተናታት قدات زي حقاوي مسققار سبعتن كالو اوتتق على عد سبعتن نمللاي اوان يحقزو ناب زملكتهم أكل كم زتما على الفون ناب منشو مسالة إعادات أبزقبر مسققار كم زدقفون كل لقزي مسكالو تتكالاتن أهو قراويان تكالاتن برقصو محفر سبن بقربا بمتحببار انقبل زكايروك على محتد يزعزم كبراتن كبران سمعتنا سلام كتتالكم نمسكن ناي لومي مادة بفنوانا أبزي الزازم أبنيت محمد بفنوك سابن الراخب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና እናቀርብ። ናይ ልምዕለት 3 ሓምለ 2026 ዓመተ ምሕረት መደብ ፈነወና ናይ ወርሒ ሓምለ ናይ ርእሰ ሊቃነ ጳጳሳት ናይ ጸሎት ሓሳብ ክልያወር ክብር ርእሰ ሊቃነ ጳጳሳት ምስ ናይ ኮሎምቢያ ርእሰ ብሔር ርእሰ ዓንቀጽ ዜና ቫቲካን ብዛዕባ ውሳነ ናይ ዓንቀጽ እምነት ዝዓሊ ናይ ቅዱስ መንበር ላዕለዋይ ቤት ጽሕፈት ኣብ ልዕሊ ማሕበር ካህናት ቅዱስ ፒዮስ 10ይ ካርዲናል ታክለ ኣብ ኣዋጅ ብፅዕና ኣባ ፍራንሲስ ሃቨር ትሮንግ ቡ ደየፕ ኣብ ዘለዎ ምሳተ ቅዳሴ ዝለገስዎ ስብከት ርእሰ ሊቃነ ጳጳሳት ዮመበል 14 ንዕለት 4 ሓምለ ናብ ላምፔዱዛ ክበፅሑ ኣብ ዝዳለውሉ ዘለውሉ እዋን ናይ ዓለምለኸ ትካል ስደተኛታት ሓላፊ ኣብ ኢጣልያን ማልታን ምስዜና ቫቲካን ዘካይሮ ቃለ ማሕትት ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እነሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግንን ዕድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ ናይ ወርሒ ሓምለ ሓሳብ ጸሎት መግለጺ ኣውፂኦም ካቶሊካውያን ምእመናን ምእንቲ ክብሪ ህይወት ደቂ ሰብ ክጽልዩ ጻውዒት ኣቕሪቦም። ኩሎም ምእመናን ነቲ ፍሉይን ዘይድገምን ክብሪ ነፍሲ ወከፍ ወዲ ሰብ ኣፍልጦ ንክህቡን ክዕቁቡን ድማ ተማሕጺኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መላእ ዓለም ንዝርከቡ ካቶሊካውያን ምእመናን ኣብዚ ወርሒ ሓምለ እዚ ንህይወት ደቂ ሰብ ኣኽብሮት ክህቡን ክጽልዩን ተማሕጺኖም። ትማል ሓሙስ ወርሓዊ ሓሳብ ጸሎት ምስ ርእሰ ሊቃነ ጳጳሳት ንጸሊ ዘርእስታ ናይ ቪድዮ መልእኽቲ ተዘርጊሓ ኣላ። ርእሰ ሊቃነ ጳጳሳት ኣብዚ ናይ ወርሒ ሓምለ ሓሳብ ጸሎቶም ጐይታ ንነፍሲ ወከፍና ብፍቕሪ ከም ዝፈጠረናን ብምልኣት ክንነብር ከም ዝጸውዓናን ድማ ኣፍልጦ ይህቡ። ነፍሲ ወከፍ ወዲ ሰብ ካብ መጀመርቲ ሃላዊኡ ኣትሒዙ ክሳብ እቲ ኣብ ምድሪ ዝገብሮ ጉዕዞ ናይ መወዳእታ ስትንፋሱ ገጽ እግዚኣብሔር ዘንጸባርቕ ቅዱስ ውህበት እዩ በሉ። ኣስዕብ ኣቢሎም እውን ሎሚ ነቲ ፍሉይን ዘይድገምን ዋጋ ነፍሲ ወከፍ ሰብ ኣፍልጦ ንምሃብን ንምዕቃብን ጸጋ ንሓትት ኣሎና እውን በሉ። ንህይወት ብዘይ ቅድመ ኹነት ክንቅበሎ፣ ንተነቃፊነትና ብለውሃት ክንከናኸኖ፣ ከምኡውን ንነፍሲ ወከፍ መድረኽ ህይወት ብኣኽብሮት ክንከናኸኖን ኣብ ርእሲ እዚ እውን ነቶም ድምፂ ንዘይብሎም ብትብዓት ክንጣበቐሎም ከም ዘድሊ ገለጹ። ቅዱስ ኣቦና ኣብ መልእኽቶም ኣብ ዘይምግዳስ ወይ ኣብ ባህሊ ምህላኽ ምስ እንወድቕ ከምኡውን ኣብ ካልኦት ብፍቕሪ ክቡር ዝኾነ ፍጡር ክንርኢ ዘይንኽእል እኳ እንተኾንና ይቕረ ክብለልና ናብ ጐይታ ተማህለሉ። ንህይወት ንምምራጽ ወትሩ ድልው ዝኾነ ሓድሽ ልብን ብጭቡጥ ስጉምቲ ንህይወት ዘዕቁብ ለጋሳት ኣእዳውን ሃበና ክብሉ እውን ጸለዩ። ርእሰ ሊቃነ ጳጳሳት ወሲኾም ጐይታ ንቤተ ክርስቲያኑ ህያው ምስክር ናይ ህይወት ወንጌል ክትከውን ክሕግዛውን ጸልዮም። ነፍሲ ወከፍ ህይወት ዝኸብረላ ወላ ሓደ ሰብ ከም ዘይተገለለ ኮይኑ ዝስምዓላን ክብሪ ወዲ ሰብ ከኣ ወትሩ ዝኸብረሉን ዝዕቀበሉን ክፉት ቤት ንኹን ክብሉ ተላበዉ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንጐይታናን መድሓኒናን ኢየሱስ ክርስቶስ ብለውሃትን ብተኣማንነትን ገዛ ርእስና ብምውፋይ ንህይወት ደቂ ሰባት ከነኽብር ክሕግዘና ጸሎቶም ኣዕርጉ። ነፍሲ ወከፍ ሰብኣዊ ህይወት ንምሉእ ውህበት ገዛ ርእስና ዋጋ ከም ዘለዎ ብቓልን ብግብርን ንኣውጅ ክብሉ እውን ጻውዒት ኣቕረቡ። እቲ ብ1844 ዓመተ ምህረት ሐዋርያዊ ኣገልግሎት ጸሎት ተባሂሉ ተመስረተ ዓለም ለኻዊ መርበብ ጸሎት ርእሰ ሊቃነ ጳጳሳት ንማሕበር ኢየሱሳውያን ብሕድሪ እተዋህበ ጳጳሳዊ ተልእኾ እዩ። ኣብ ወርሒ ታሕሳስ 2020 ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ተልእኾ ከም ሓደ ናይ ሃገረ ቫቲካን ተቕዋም ገይሮም መስረትዎ። ኣብ ወርሒ ሓምለ 2024 ድማ ናይ መወዳእታ ሕግታቱ ኣጽደቑ። ኣብ 92 ሃገራት ዝርከብን ልዕሊ 22 ሚልዮን ሰባት ድማ መዓልታዊ ነዚ ተልእኾ እዚ ክፍጽሙ ዝደልዩ ዝሳተፍዎ መንፈሳዊ ማሕበረሰብ ኮይኑ ይርከባሉ። ኣብዚ ተልእኾ እዚ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ወርሓዊ ናይ ሓሳብ ጸሎት የቕርቡ። ኣባላቱ ድማ ኣብቲ ንደቂ ሰብን ኣብ ተልእኾ ቤተ ክርስቲያንን ዘጋጥም ዘሎ ህጹጽ ብድሆታት ኣተኲሮም ክጽልዩ ይዕድምዎም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንርእሰ ብሔር ሪፓብሊካዊት ሃገረ ኮሎምቢያ ጉስታቮ ፔትሮ ኡሬጎ ትማል ሓሙስ ዕለት 1 ሓምለ ኣብ ሃገረ ቫቲካን ተቐቢሎምዎ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሓሙስ ንግሆ ኣብ ሃገረ ቫቲካን ምስ ርእሰ ብሔር ሪፓብሊካዊት ሃገረ ኮሎምቢያ ጉስታቮ ፔትሮ ኡሬጎ ተራኺቦም። رئيس بحر هاجر كولومبيا سعبو مسوان نا صحافي قدست منبر لعو الكاردينال بيترو بارولين كمون من صحافي ناي وصايا قدايات ركبات مس هاجراتنا هقراويان ودباتن زخونو بسولي كبا باسات بور ريشارد غالاجر أبيت صحفت وانا صحافي قدست منبر تراخيبو بمسارات التي كابيت صحفت زينان كفل محتا من قدست منبر زواتس مقلسي كم زمل كتو التي أبيت صحفت وانا صحافي تقبر ركب محزن نتاون حوون نتاون يوز نبرة باتي ام منغو قدست منبرن هاجر كولومبيان زلو صبو ركب دما عقبتهم قليتو يركب بيت صحفت زينان كفل محتا من قدست منبر كم زمل كتو اتركب ام منغو بيت خرستيانن منغستن سلامن عرقن هاجر او حادنتن مدنفع اون تاون قدسالن متحببار كم زقبرة قليتو بتوسخون ابتز تخايد زتا اب هاجر كولومبيان اتركبلو زبان ابزلو محبراون بوليتيكاون كونتات زتا كوره مخانون بفلايكا اب صعبين غچتات احغراويان اتودبو غبناتن كمون لوطي اكبابياو كونتات ايرن زتا كوره مخانو يملاخت
2: بزعباتي محبر كانات قدوس بيوس عصر اي زفتصمو زي حقاو قباته ببسنان موسو تتاحيزو زمصو غزتن زري رئس عنقص ኣብዚ ዝሕዝን መዓልቲ እቶም ክልተ ሰዓብቲ ለፈብሪ ዝኾኑ ጳጳሳት ደጋላሪታን ፍለይን ነቶም ኣርባዕተ ሓደስቲ ዝተሾሙ ጳጳሳት ኣእዳዎም ምስ ኣንበሩሎም ብኡ ንብኡ ዝመፀው ግዘት ዘፍልጥ ኣዋጅ ተሓቲሙ ኣሎ ገለ ወገናት ድማ ነቲ ኣብ መንጎ ቃላትን ተግባርን ማሕበር ካህናት ቅዱስ ፒዮስ ዓስራይ ዘሎ ግሉፅ ምስሕሓብ ብልክዕ ኣመልኪቶም ኣለዉ እቲ ማሕበር ብቃላቱን ብወግዓዊ መግለፂታቱን ንሕጋውነትን ስልጣንን ተካይ ቅዱስ ጴጥሮስ ዝኾኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝቕበልን ከም ዘፍቅሮምን ከም ዝጽልየሎምን ይገልጽ እዩ እንተኾነ ግን ብተግባር ድማ ወትሩ ካብ ቃላት ንላዕሊ ይዛረብ እዩ ነቲ ብንጹር ዝተገልጸ ድልየቶምን ደጊሞም ዘቕረብዎ ጥርዓንን ከምኡውን ብዘይና ርእሰ ሊቃነ ጳጳሳት ወግዓዊ ፍቓድ ናይ ምፍልላይ ተግባር ዝኾነ ቅብኣተ ጵጵስና ንምክያድ ዘቕረብዎ ሕቶ ወይ ድማ ብዝያዳ ንጹር ብዝኾነ ኣገባብ ርእሰ ሊቃነ ጳጳሳት ብግልጽ ዝኸልከልዎ ሲመታት ዕሽሽ ኢሎምዎ እዮም ኣብዚ ዝሓለፈ መዓልታት ብዙሓት ሰባት ነቲ እቲ ማሕበር ስሙ ካብኡ ዝወሰደሉ ቅዱስ ፒዮስ ዓስራይ ኣብ 1912 ዝተዛረብዎ ቃላት የዘኻኽሩ ኣለዉ ንሶም ከምዚ ኢሎም ነበሩ ርእሰ ሊቃነ ጳጳሳት ብኸመይ ክፍቀሩ ኣለዎም ብቃል ወይ ብመልሓስ ጥራይ ዘይኮነስ ብተግባርን ብሓቅን እዩ ክኸውን ዘለዎ ንርእሰ ሊቃነ ጳጳሳት ዘለና ፍቕሪ ንምርኣይ ንውዖም ምእዛዝ ኣገዳሲ እዩ ስለዚ ሓደ ሰብ ንርእሰ ሊቃነ ጳጳሳት ምስ ዘፍቅር ብዛዕባ እቲ ንሶም ዝእዝዝዎ ወይ ዝሓትዎ ነገር ወይ ድማ ክሳብ ክንደይ ምእዛዝ ከም ዘድልዮ ወይ ኣብ ምንታይ ጉዳያት ክእዘዝ ከም ዘለዎ ኣይከራኸርን እዩ ገሊኦም ድማ ነቲ ናይቶም ኣቃባውያን ዝበሃሉ ወገናት ዘገርም ምስሕሓብ ይጠቕሱ ንሶም ነቲ ስርዓት ኣምልኾ ከም ዘይትንከፍ ቅዱስ ነገር እናረኣዩ ኣብ ነፍሲ ወከፍ ካቶሊካዊ ሲመት ጳጳሳት ክህሉ ዝግብኦ መሰረታዊ ባእታ ማለት ናይ ርእሰ ሊቃነ ጳጳሳት ወግዓዊ ፍቓድ ኣብ ዝሰኣኑሉ እዋን ግን ነቲ ሕፅረት ዝትክ ባዕሎም ዝመሃዝዎ ቀመር ይጥቀሙ እቲ ናይ ሓቂ ነጥቢ ግን ኣብ ካልእ ቦታ እዩ ዘሎ ምስቲ ቅድሚ ካልኣይ ጉባኤ ቫቲካን ዝግበር ዝነበረ ቅዳሴ ብጌጋ ቅዳሴ ላቲን ተባሂሉ ዝጽዋዕ ወላ ሓንቲ ርክብ የብሉን እቶም ምስ እዚ ቅዳሴ እዚ ዝተሓሓዙ ምእመናን ክሳዕ ሕጂ ምስ ተካይ ቅዱስ ጴጥሮስ ሙሉእ ሕብረት ገይሮም ክቕድስዎ ተፈቒድሎም እዩ እቲ ናይ ሓቂ ወሳኒ ሕቶ ትውፊት እንታይ ምዃኑን ልዕሊ ኩሉ ድማ ብዛዕባ ትውፊት ዘለና ርድኢት ብመንፈስ ቅዱስ እናዓበየ መን ክዕቅቦ ከም ዘለዎን እዩ ትውፊት ናብ ናይ ስነ ሓሳብ ስርዓት እንተተቐይሩ ሰባት ነቲ ብክልተ ቅዱሳን ኣርእስተ ሊቃነ ጳጳሳት ዝተመርሐን ካብ መላእ ዓለም ዝመፁ 3,000 ጳጳሳት ዝተሳተፍሉን ዳርጋ ብሓደ ድምፂ ዝጸደቐ ሰነዳት ዘውፅአን ጉባኤ ናይ ምፍራድ መሰልን ተኣልይዎም ንተካይ ቅዱስ ጴጥሮስን ብምሉኣ ካቶሊካዊት ቤተ ክርስቲያንን ናይ ሓደ ጕጅለ ስነ መለኮታዊ ሓሳባት ክቕበሉን ናይ ባዕሎም ክገብርዎን እንተሓቲቶም ዓሚቕ ንሓትሕዱ ዝጋጮ ነገር ኣሎ ልዕሊ ኩሉ ግና ካብ ካቶሊካዊ እምነት ኣዝዩ ዝርሓቐ ነገር ኣሎ ምስጢሩ ከምቲ ኣብ ዝሓለፈ ዓርቢ ስቕለት ዝሞተን ንማሕበር ካህናት ቅዱስ ፒዮስ ዓስራይ ናብ ምሉእ ሕብረት ንምምላስ ዓበርቲዑ ዝፀዓረን ቪተርዮ ሜሶር ዝስሙ ዓብዪ ጸሓፊ ዝገለጾ ንክልቲኡ ደኣምበር ንሓዲኡ ዝበሃል የለን ስለዚ ኣብ ቤተ ክርስቲያን ነቶም ምስጥንታዊ ቅዳሴ ዝተሓሓዙ ምእመናን ቦታ ኣሎ ኣብ ቤተ ክርስቲያን ናይ ዘተን نسندات نایمن بابن دگیم کا نایمر آین مترگوامن بوتا آلو یغونم بر نپاپاس مفرادن نزیم ازازن نحدنت تامست ایراویت اکال زخونت بیت کرسیان زگود زخونه یغون تکبارات مفتسام بوتا یبلون وی که مستی ییسوس نسخا پیتروسی خا بیت کرسیان ای که آبزی کوحی زی کحنس ایه زبلو بنت سرز تخل کله تا مساسال سرعت نمفتار بوتا یلبون
1: كاردينال لويس أنطونيو تاغل هي انت نايت بزعبا قدايات سبكة وانجيل زحالي العلواي بيت صحفات كدس منبر بمخنيات عواج بسعنا ناي كبور أبا فرانسيس خافير تروونغ بودييب أبز عرقوا مسوات قداسي زيد حركالاي وقع عالم هيواتون مقواسو زوفي فيتنام أو كاهن زفت سمو كريستيانا وجغننا التغيسوم يستنتنو مسكرناتن سماعتناتن كبور أبا فرانسيس خافير تروونغ بودييب نتي قويتانان مدحانينان يسوس كريستوس أم عالتاو هيوتنا فقرونخن اووج زقربوز عوعيت ملاش كنهبالو يعدمنالو كبلو بممحسان لعول كاردينال لويس أنطونيو تاغل أبتب علت كل التحاملة أبهاقر فيتنام أبزعرق ومسوات قداسي تمحسينوم كبور أبا دييب أبدبوباوي فيتنام أبتركب كتما توكشيو سبخاو كهني يوم زنبرو أبا دييب نتون بحضر التوهبو ومؤمنان بهيواتو كسعزو فايلوم دخيمة كيبالة قزار اسو احليفو زهابة قدم مماتو ابزنبرة معالتتات حدقن ياكونتات نهال لوكنسو نمقواسو كحادقوم زي ترخب سماعتيو بشحن تشعات تميتن 46 عامة مهرت دهركالاي وقع عالم بزقات اما عامتا مسكال اوت سبع زخونو سبع تتاحيزوم بزفر ارحو ومن بهيواتو من كلو زقاصلو ومن جاپاناويان من لشا تقتله كبور أبا دييب نتوم عطوقات شفاتو أب كندخالوت حران موسا قزار اسو أوفير لوم نتوم هزب دماء حراوزو اتب سماع تنت زتقتل ريساو دماء سانيحو أب رحيا ترخبة لعو الكاردينال تاقل أب سبكتوم بسو فرانسيس خافير تروونغ بودييب ندخاتات ناي يسوس لقسن فتحن نخلوم كريستيان مؤمنان زيكون وون كي ترفة التحق وفقري يسوس كم وون تأمان النت زنبرو نتي مقواسو تنتينو بتخوالون سرقتن زمتن كبلع زي حدقوم نتحياواي قواسا زخون يسوس كاب مقلاط لحراي بلن بلو لعو الكاردينال تاقل كم لوخر سالي كانبا باسات ليون مبل عصر تربعة بمخوان نتي سنة سرعات أواج بس إننا مرحوو أبتيك الرياض أبا دييب زركبالو مكانا نقدات توك سويو دما أبدبوباوي أوراجا كاماويو زتخايدة لعو الكاردينال تاقل أب سبكتو موسيخوم سماعت مخوان كبهالن كلو سماعتات بزعبا كريستوس كمسكرون نتحقو كبسرون حلوف حالي فموون هيواتو مابكندو كساب زهبو وانجيلاويان لقوخ مخوان مالتيو كبلو ناستنتنو حق اينا سماعت نحانتي تدناغرت عالم حق ييسوس كتفلت يحقزا عالم تسكم تحق ان سماعت النتن يدلي والو قبل علتنا وسخ زخير زلو بزحلو اخات حاسوتن صلئن مكففالن عمتان نحناون اين وسخلو كبلو دما لعو الكاردينال تاقل اتنقيقوم بسو دييب نتوم كتف اووز دليوز نبرو كوان تخونة برهان كريستوس بخمي بتبعات كم زبره بممسكار ازي سماعت النتو دما ابهيوتنا كم وخنقبر كم زسو عنا اقلحو اينا اينا ان مرس ذلنا ناي حسوت زينا نمزرقاح ويس تمهرتتات يسوس ناب كلو نمبصح كم تزمناوي مودا زمصو فاشن كنكدن ديوس ولاس بلقسن تحتنان إيسوس زمراح بحريات كنحز بعالماوي عوتاتنا كنحبن ويس بإيسوس كريستوس كنحبن كبلو لعو الكاردينال تاقل حتو تاقرب لهم لكع كمتي بسو أبا ديوب زقبروو حدا ود مزمور إيسوس أصبيقو كم زفكرون مسو كم زنبرن أب سدتو كم زكافلن أقلحو سلازي ازي حدش بسو ازي نصوعا ايسوس كن قبل ني ايسوس كن مرز بقال ايسوس كن صنع عم عالتاو هيوتنا دما نسم ايسوس كن مسكر يعدمنا اللو بلو لعول كاردينال اسعبوم ببلشونا حبتام ويس دخا جنكا احق اينا مخوان انتاينا كن مرز ندلي نبرات مكاب ويس ندخاتات نسونات مكفال ناي قزار اسنا دحننتن مكوتن دينا ندلي ويس سقاي كالوت كن قبل كبلوين التحساسبو أمو داتا لعو الكاردينال تاقل حدا سماعة مس كريستوس زلو وركب أبتن سايعو بفلاي كاس سدة تقوان تقات أمخنسو بتسفا بخمي كمزغزل أستنتنو ብፁዕ ፍራንቸስኮ ኻቪየር ተስፋና ኣብ ኢየሱስ ኣብ መንግስቱን ጥራይ ክንገብር ይዕድመና ኣሎ። እዚ ዝኣመሰለ ተስፋ ጥራዩ ትርጉም ክህበናን ኣብ ምድሪ ዘሎና ህይወትን ተልእኾ ክንቅፅል ዘኽእለና ደኣ እምበር ነዚ ሓላፊ መዝገብ ዓለም ኣይኮነን ክብሉ ኣትሪሮም መስከሩ። ኣብ ምድራዊ ሃብቲ ወይ ሃብቲ ኣብ መንግስቲ ኢየሱስ ዘሎ ዘለኣለማዊ ሃብቲ ክንውከል እንታይ ኢና ክንመርፅ ድሕሪ ቢሎም ኣብዝና ኣብ ቁፅሪ ሰዓብትን ኣብ ማሕበራዊ መራኸቢታትን ወይ ኣብቲ ኢየሱስ ንሓዋሩ ምሳና ከም ዝኸውን ዝኣተዎ መብፃዓ ዲና እንውከል ክብሉ ብምሕታት እውን ኣብ ኣፅዋር ውግእ ዲና እንውከል ወይ ሳብቲ ኢየሱስ ዝሃበና ውሕበት ሰላም ክብሉ ወሲኾም ኣተሓሳሰቡ። ልዑል ካርዲናል ታግለ ኣብ መወዳእታ ንኣማላድነት ቅድስቲ ድንግል ማርያምን ብፁእ ዲየፕን ብምፅላይ ከምኡውን ካብ ወንጌል ማቴዎስ ብምጥቃስ ገበርቲ ሰላም ውሉድ ኣምላኽ ተባሂሎም ክጽውዑ እዮም እሞ ብፁዓን እዮም፣ ምእንቲ ጽድቂ ዝስደዱ መንግሥተ ሰማያት ናታቶም እያ እሞ ብፁዓን እዮም ብምባል ስብከቶም ዛዘሙ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ብላምፔሩዛ ዘካይዶ መብፃሕ ሰብኣዊ ክብሪ ስደተኛታትን ኣድላይነት ናይ ሓባር ሓላፍነትን ሓያል መዘኻኽር ዝህብ ምዃኑ ናይ ዓለምለኸ ትካል ስደተኛታት ሓላፊ ኣብ ኢጣልያን ማልታን ምስ ዜና ቫቲካኖም ዘካይዶ ቃለ መሕትት የስተብህል። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዕለት 4 ሓምለ ናብ ብላምፔሩዛ ክበፅሑ ኣብ ዝዳልውሉ ዘለውሉ እዋን ኣብ ደቡባዊት ደሴት ኢጣልያ ዝርከብ ማእከል መቐበሊ ስደተኛታት ንዝመፅእ ዘሎ ወሰኽ ስደተኛታት ንምፅዋር ይቃለስ ኣሎ። ን10ታት ዓመታት ላምፔዱዛ ካብ መሬት ኢጣልያ ናብ ሰሜን ኣፍሪካ ዘቐረበት ንመሰጋገሪ ማእከላይ ባሕሪ ኣብ ሓደጋ ንዝወደቑ ስደተኛታትን ተመዛበልትን ኣፍ ደገ ኤውሮፓ ኮይና ፀኒሓ እያ። ኣብዝ ሓለፈ 3 ዓመታት ልዕሊ 182,000 በዚ ኣፍ ደገ ዝኸም ዝኣተው ድማ ተመዝጊቡ ኣሎ። እቲ ርእሰ ሊቃነ ጳጳሳት ዝገብሮም መብፃሕ ኣሰር ናይቲ 28 ሓምለ 2018 ዓመ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብታ ደሴት ዝገበሮ ታሪካዊ ጉዕዞ ስዒቡ ነቶም ካሓድሙ እተገደዱ ሰባት ዘጋጥሞም ዓውሎማዊ ዘይምግዳስ ኮኒኖም ልዕሊ 10 ዓመት ፀኒሑ ስደት ወሳኒ ዓለምለኻ ብድሆ ኮይኑ ይቕፅል ኣሎ። ካብ 2014 ዓመተ ምሕረት ንነጃው ልዕሊ 26,000 ሰባት ኣብ ማእከል ሜዲትራንያን ከም ዝሞቱ ኣጉራዊ ውድብ ስደተኛታት ውጥን ዝጠፍኡ ስደተኛታት ይሕብር። ኣብ መሓዳሪ ቤት ፅሕፈት መትሕብባር ጉዳያት ማእከላይ ባሕሪ ሓላፊ ተልእኾ ኢጣልያን ማልታን ወኪል ውድብ ሕቡራት ሃገራት ኣብ ቅድስቲ መንበርን ሳልቫቶር ሶርቲኖ ንራድዮ ቫቲካን ኣብ ዝሃቦ መግለፂ ነቲ ዑደት ብሓጎስ ብምቕባል ድምፂ ርእሰ ሊቃነ ጳጳሳት ኣብቲ ናወሳኺ ዝኸይድ ዘሎ ክትዕ ብዛዕባ ስደት ኣገዳሲ ግብረ ገባዊ ሓይሊ ምዃኑ ኣጉሊሑ ኣብዚ እዋን እዚ ርእሰ ሊቃነ ጳጳሳትን ቅድስቲ መንበርን ኣገዳስነት ስደትን ክብሪ ስደተኛታትን ኩሎም ኣብ ምንቅስቓስ ዘለዉ ሰባት ሓለዋ ዝሓቱን ዝሓሸ ቁጠባዊ ዕድላት ዝደልዩን ብምጉላሕ ዝሰርሑ ዘለዉ ዕዮ ኣገዳስን እዋናውን ኮይኑ ይስማዓኒ። ንሰብዓዊ ክብረት ኣብ ማእከል ምምሕዳር ስደት ክኸውን ኣብ ዝግበር ፃዕርታት ዓብዪ ደገፍ ከምኡ እውን ዓብዪ መጉልሒ እንክብል ብምግላፅ ስደት ብግቡእ እንተተመሓዲሩ ብሓቂ ንገለ ካብቶም ምስ ዓለማዊ ዘይማዕርነት ምክልኻል ዋላ እውን ፅልዋታት ከባብያዊ ለውጢ ዝተኣሳሰሩ ዓበይቲ ብድሆታት መፍትሒ እዩ። ኣብዝሓለፈ ዓመታት ኣብ ገለ መስመራት ስደት ምንካይ ክረአ እንከሎ እቲ ጉዕዞታት ንበዓሉ ሓደገይና እና ኾነ ስለ ዝመፀእ እዩ። ዋላ እኳ ቁፅሪ እንተነከየ ቁፅሪ ናይቶም ብዕማቕ ኣጋጣሚ ኣብ ባሕሪ ዝሞቱ ወይ ግዳይ ሓደጋ ዝኾኑ ስደተኛታት ከመይ ከም ዝወሰኸ ርኢና ኢና ክብል ይሕብር። ዋላ እኳ ሓፈሻዊ ቁፅሪ እንተነከየ ተቃላዕነት ከም ዝሓየለ እዩ ዝፍለጥ። በዚ ድማ ህላው ርእሰ ሊቃነ ጳጳሳት ስደት ብጭቡጥ ብኣሃዝና ብምግላፅ ጥራሕ ክወርድ ከም ዘይብሉ መዘኻኸሪ ኮይኑ ከም ዘገልግል ርግፀ ኢና እየ። ርእሰ ሊቃነ ጳጳሳት ንኣባላት ባቂቶን ማሕበረሰባት ንኣኽበርቲ ሕጊ ከምኡውን ንሓፈሻዊ ህዝቢ ኣገዳሲ መልእኽቲ ከመሓላለፉ ምዃኖም ርግፀ ኢና እየ። ብዛዕባ ኣገዳስነት ተመዛበልትን ከም ሰብ ዘለዎም ክብረት ምሉእ ኣፍልጦ ክህሉ ዝድርኽ እዩ ዝኽሪ ምብፃሕ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መንነት ላምፔዱዛ ብዕሙቀት ዝሰረፀ እዩ። ይኹን እምበር ብዙሓት ካብቶም ኣብ 2013 ዓመተ ምሕረት እተጎልበቡ መሰረታዊ ብድሆታት ገና ዘይተፈትሑ ብዙሓት ኣለዉ። ሓያሉ ነገራት ተቐይሮም እዮም፣ ኩሎም ድማ ናብዝሓሸ ተቐይሮም ክብል ምተመነኹ። ሕማቕ ኣጋጣሚ ኮይኑ ግን ከምኡ ኣይኮነን። ኣብዝ ሓለፈ ዓመታት ዝመፁ ሰባት ዋላ እኳ እንተነከየ ነዚ ከም መርትዖ ክትትርጉሞ ግን ውሕዳት ሰባት ሓለዋ ወይ ዕድላት ከም ዘድልዮም የጠንቅቕ። እዚ ማለት ግን ውሕዳት ሰባት ነቲ ጉዕዞ ክገብሩ የድልዮም ማለት ኣይኮነን። እቲ ፀብጻብ ምስቲ ዝነካየ ቁፅሪ መጻእቲ ክነፃፅር ንከሎ ቁፅሪ ፍጻሜታትን ኣብ ባሕሪ ዝሞቱ ስደተኛታትን ብመጠኑ ከም ዝወሰኸ መርትዖ ይህብ። ንዓለም ለኻዊ ትካል ጉዳይ ስደተኛታት እዚ ክውንነት እዚ ስርዓታት ምድላይን ምድሓንን ምሕያልን ኣብ ምሉእ መስመራት ስደት ማሕደራት ስደት ምምሕያሽን ከም ዘድሊ ዘጉልሕ እዩ። ማዕረ ማዕሪኡ ድማ ኣብ ውሽጢ ኤውሮፓ ዝያዳ ውሁድ ማዕቀፍ ስደት ንምፍጣር ዝካየድ ዘሎ ፃዕርታት ብሓጎስ ብምቕባል ኣተገባብራኡ ኣብ ሰብኣዊ መሰላትን ኣህጉራዊ ሕግን ብፅኑዕ ኣመልሒቁ ክቕፅል ከም ዘለዎ የጉልሕ። እቲ ኣገዳስነት ዕቁባ ዘድልዮም ሰባት ዕቁባ ንምርካብ ውሕስነት ምሕላውን ብርግፅ ድማ ንኣህጉራዊ ሕግን ሰብኣዊ መሰላትን ምሉእ ብምሉእ ምኽባር እዩ። ንሰብኣዊ ተዋሳእቲ ግን ስርሒታት ምድሓን ህወት ጥራይ እኹል ኣይኮነን። ኣገዳስነት ስርሕታት ምድላይን ምድሓንን ኣብ ማእከላይ ባሕሪ ባዕታ ሓለዋ ኮይኑ ይቕፅል ኣሎ ይብል። ሕጋዊ መገዲ ምኽፋት ግን ኣብ መወዳእታ እቲ ሓቀና መልሲ እዩ። ከም ግጭት ድኽነትን ምስ ምሕዳር ዝተኣሳሰሩ ፀቕጥታትን ዝኣመሰሉ ሱር መሰረታውያን ጠንቅታት ምፍታሕ ኣገዳሲ ምዃኑ ኣዘኻኺሩ እንተኾነ ግን ሓደገና ጉዕዞታት ተግባራዊ ዝኾኑ ኣማራፅታት ምፍጣር እውን ኣገዳሲ እዩ። ከምኡ ንምግባር ዓብዪ ፃዕሪ ይግበር ኣሎ። ናብ ኤውሮፓን ናብ ኢጣልያን ውፅኢታዊ ሕጋዊ መገድታት የድልየና። ምስ ድሌታት ጉልበት ምስቲ ስደተኛታት ክህቦ ዝኽእሉ ክእለት ዝሰማማዕ ስርዓታት ምፍጣር ማለት እዩ። ዝሰርሑ ዘተኣሳስር ስርዓታት ናይ ምፍጣር ዓቕሚ ኣስራሕትን ክእለቶም ዘቕርቡን ብሓቂ ክራኽብሉ ዝኽእል መስመር ወሳኒ እዩ። መብዛሕትኡ ግዜ ኣብ ዝተሓላለኹ ጉዕዞታት ንዝጓዓዙ ካብ ዝሕግዙ ተዋሳእቲ ኣብ እምነት ዝተመርኮዛ ትካላት ፍሉይ ቦታ ይሕዛ። ማሕበረሰብ እምነት መብዛሕትኡ ግዜ ናብቶም ክውንነታት ስደትን ስደተኛታትን ዝቐርቡ እያቶም። ብዙሕ ግዜ እቶም ብቐጥታ ኣብ ቀዳማይ ደገፍ ምቕባል ናይ ውህደት ደገፍን ማሕበራዊ ምትእትታዊ ንጥፈታትን ዝዋፈሩ ኣብ እምነት ዝተመርኮሱ ትካላት ወይ ኣብያተ ክርስትያን እየን። እዚ ብፍላይ ኣብ ኢጣልያ ትርጉም ዘለዎ ምዃኑ ብምጥቃስ ኣብዚ ከባቢ ማሕበረሰባት ሰበኻታት ግብረ ሰናይ ትካላትን ወለንቴናታት መርበባትን ሓደስቲ መጻእቲ ኣብ ምስናይን ምትእትታው ኣብ ምዕባይን ቀንዲ ተራ ከም ዘለዎም ይሕብር። ነቲ ግዝኣት ይመልእዎን ህያው ይገብሩን ይብል። ደገፍ ናብቲ ኣዝዩ ዘድልየሉ ቦታ ኣብ ዙርያ ስደት ዝካይ ዘሎ ቃና ህዝባዊ ክትዕውን ስክፍታው ብምግላፅ መብዛሕትኡ ግዜ ኣብ ከባቢ ስደተኛታት መርዛም ትረኻታት ብዕሽነት ዝጥቀምሉ መርኣይ ዘሕዝን እዩ። እዚ ዝሕግዝ ኣይኮነን። ኣብ ክንድኡ ብፍላይ ህዝባዊ ኣረኣእያታት ብተደጋጋሚ ደርጋ ኣብዘይ ስሩዕ መምፃእ ባሕሪ ጥራይ ዘተኮረ ስለ ዝኾነ ኣብ ጭቡጥ ዝተመርኮዘ ዘተ ብህፁፅ ከም ዘድሊ ይኣምን። ብዛዕባ ስደት ኣብ ኢጣልያ ክንዛረበ እንከለና ብዛዕባ እተን ናብ ላምፔዱዛ ዝኣትዋ ጀላቡ ኢና ንሓስብ ክብል ይሕብር። ብሓቂ እዚ ኣዝዩ ንእሽቶ ክፋል ናይቲ ምሉእ ተርእዮ ስደት እዩ። መብዛሕትኡ ናብ ኢጣልያን ኤውሮፓን ዝግበር ስደት ምስ ስራሕ መፅናዕትን ምጥርናፍ ስድራ ቤትን ብዝተኣሳሰሩ ስሩዕ መስመራት ከም ዝፍፀም ሓቢሩ ስደተኛታት ኣብ ሕብረተሰብ ኢጣልያ ዝገብርዎ ልዑል ኣበርክቶ ድማ የጉልሕ። ኣብ ኢጣልያ ዳርጋ 5.5 ሚልዮን ስሩዓት ስደተኛታት ኣለው። ኣስታት 900ታዊ ካብ ሓፈሻዊ ውሽጣዊ ፍርያት ይሕዙ እዚ ናይ ብሓቂ ትርጉም ዘለዎ እዩ ግን ከምኡ ምዃኑ ብዙሕ ኣይንገርን በዚ ምኽንያት ድማ ምብፃሕሪ ሰሪካነ ጳጳሳት ልዮን ኣቃልቦ ካብ ፍርሒ ኣርሒቑ ናብ ሓቅታት ንምስጋር ዝሕግዝ ኣጋጣሚ ከም ዝኸውን ኣኣምን ኣብ መርትዖን ሓቅታትን ዝተመስረተ ትረኻታት ብርሃንን ድምፅን ኣብ መሓበ ናይ ነፍስ ወከፍ ትካል ንእሽቶን ዓበይን ደገፍ የድልየና ሶርቲኖ ንበዓሉ ኣብቲ ጳጳሳዊ ዑደት ኣብ ላምፔዱዛ ክህሉ መደብ ኣለዎ ንታ ደሴትን ኣብኡ ንዝበፅሑ ስደተናታትን እንታይ ትርጉም ክህልዎ ከም ዝኽእል ድማ ብግልፂ ኒሕ ይዛረብ ብሓቂ ከምዚ ዝኣመሰለ ንምእማኑ ዘፀግም ትኩረት ክህሉ ምዃኑ ኣዘየ ተሓጒሰ ላምፔዱዛ ኣብ መንጎ ሰበስልጣን ሰብዓዊ ትካል ዘይመንግስታውያን ትካላትን ኣህጉራውያን ትካላትን ዝግበር ምትሕብባር ፅቡቕ ኣብነት ክገልፅ እንከሎ ወትሩ እቲ ምትሕብባር ክሳብ ክንደይ ፅኑዕ ምዃኑ ከምዝ ተመሰጠ እውን ይሕብር ልዕሊ ኩሉ ድማ ህላወ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብቲ ብድሕሪ ኣርእስታት ዜና ዘሎ ዛንታታት ኣቃልቦ ክስሕቢ ተስፋ ከም ዘለዎ ድማ ገሊፁ ተስፋ ናይቶም ዝመፁ ስደተኛታት ዝፃወርዎ መከራን ከምኡውን ኩላትና ነቲ ቁፅሪ በዕሉ ዘይኮነስ ነቲ ኩርናዕ ከነቅልበሉ ዘሎና ኣገዳስነት ክቢ ከም ዘብል እውን የመላኽት ላምፔዱዛ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ንምቕባል ክትዳሎ ንኮላ እታ ደሴት ከም ብሓድሽ ምልክት መስመራት ስደትን ሕግታትን ስርዓትን ዶብን ጥራይ ዘይኮነስ ህወትን ተስፋን ክብርን እቶም ገማግም ባሕሪ ዝሰጉሩ ሰባት እውን ከም ዝኾነት ኣፍሊጡ ንኸም በዓል ሶርቲኖ ዝኣመሰሉ ሰብኣዊ ስራሕተናታት ርእሰ ሊቃነ ጳጳሳት ከምፅዎ ዝኽእሉ ኣገዳሲ መልእኽቲ ንሱ ክኸውን ይኽእል እዩ ድሕሪ ነፍሲ ወከፍ ኣህዛዊ ፀብጻብ ሓለዋን ዕድልን ክቡርን ዝግብኦ ሰብኣውነት ሰብ ከም ዘሎ ዘዘኻኽር እዩ ኣብ ላምፔዱዛ ንባዕሉ ዓለምለኸ ትካል ስደተናታት ኣብ ነፍሲ ወከፍ ደረጃ ኣቀባብላን ሓገዝን ኣብ ጎኒ ሰበስልጣን ኢጣልያን ሰብኣዊ መሻርክትን ኮይኑ ይሰርሕ እቲ ትካል ንስርሒት ምድላይን ሓነን ሓለዋ ባሕሪ ንምድጋፍ ባህላዊ መንጎይናነት ከም ዝኽብን ኣብኡ ውፅኢታዊ ርክብ ናይ ህወትን ሞትን ጉዳይ ክኸውን ከም ዝኽእልን ኣብ እዋን ምዝገባን መርመራን ንጋንታታት ህዝባዊ ድሕነት ከም ዝሕግዝን ኣነፂሩ ሰራሕተናታት ዓለምለኸ ትካል ስደተናታት ግዳያት ዘይሕጋዊ ምስግጋር ሰባትን ካልኦት ተቃላዕቲ ሰባትን ንምልላይ እውን ይሕግዙ ናብ ዝምልከቶም ኣካል ከምዝተመሓላለፉን ናብ ምቹእ መሰረጥያታት ኣብ ዝግበር ምስግጋር ከም ዝድግፉን ኩሉ ግዜ ምስ ካልኦት ትካላትን ኣህጉራውያን ትካላትን በርገሳዊ ማሕበረሰብን ብቀረባ ብምትሕብባር እንክብል ዘካይዶ ቃለ መሕትት ይዛዘም ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ